0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሮቡ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ ዕብራን ዘመን አቆጣጠር ዮም ዳሌት ካፍባብ በኤአር ታፍሽን ፔባብ ሲሆን እንደ አውሮፓን ዘመን አቆጣጠር ማይ 13 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ግንቦት 5 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኔን ዳህን ነው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። እዛም የጋዜጦችም ዶክተር ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። የሃሬዲ ማህበረሰብን የሚወክሉት የፖለቲካ ፓርቲዎች የጥምር መንግስቱን ለመበተን ያላቸው ቅድ አነጋጋሪ መሆኑ ቀጥሏል። በሰባኛው አውሮፓ ሙዚቃ ዝግጅት የተካፈለው እስራኤላዊ ድምጻዊ ኖአም ቤታን ወደ ፍጻሜ ውድድር አለፈ። ፕሬዝዳንት ዶናልድ ትራምፕ ኢራን ለኒውክሌር ግባት የሚለውን የኡራኒየም ማዕድን ማብላላቷን ሙሉ በሙሉ ታቆማለች በማለት ተናገሩ። የብሪታንያ ጠቅላይ ሚኒስትር ኪም ስታርመር ስልጣን እንዲለቁ በሀገራቸው የፓርላማ አባላት ተጠየቁ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የሃሬዲ ማህበረሰብን የሚወክሉት የፖለቲካ ፓርቲዎች የጥምር መንግስቱን ለመበተን ያላቸው ቅድ አነጋጋሪ እንደሆነ ነው። የጥምር መንግስቱ የዘመቻ ህጉን እንዲያጸድቅ እየጠየቁ ያሉት የሃሬዲ ፓርቲዎች ለጥያቄያቸው ምላሽ ካላገኙ መንግስቱን ለመበተን እየዛቱ ነው ተብሏል። ምንም እንኳ የእስራኤል ብሔራዊ የክነሴት ምርጫ ሊካሄድ ከስድስት ወራት ያነሰ ጊዜ ቢቀርም የሃሬዲ ፓርቲዎች የዘመቻ ህጉ እንዲጸድቅ ይፈልጋሉ። በክኔሴት የውጭና ደህንነት ጉዳይ ቋሚ ኮሚቴ ሊቀመንበር ቧዝ ቢስሙት በጉዳዩ በተመለከተ እንዳሉት የዘመቻ ህጉ አስፈላጊ ነው። በሌላ በኩል ደግሞ በዚህ ወቅት አንድነትም አስፈላጊ ነው። መንግስትን መበተን አይገባም። እኔ ከሃሬዲን ፓርቲዎች ጋር የዘመቻ ህጉን ለማቀላጠፍ ባለፉት ወራት እጅ በእጅ ተያይዤ ሰርቻለሁ። ለእስራኤል ሀገርና ለህዝቡ አንድነት አስፈላጊ ነው። አሁን አንድነትን በመበታተን ከተቃዋሚዎች ጋር መጫወት አይገባም ካሉ በኋላ የመንግስት ህግ አማካሪዋና የመገናኛ አውታሮች የዘመቻውን ህግ ለፖለቲካ ጥቅም እያዋሉት ነው ብለዋል የክኔሴት አባል ቧዝ ቢስሙት። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የጦር ዘመቻ እያካሄደ ቢሆንም የሂዝቦላ ድርጅት ጎን በጎን ወደ ሰሜን እስራኤል ጦር መሳሪያዎችን መተኮሱ እንደቀጠለ ነው። መከላከያ ሰራዊቱ የሂዝቦላን ድርጅት ከእስራኤል ድንበር እስከ 10 ኪሎ ሜትር በማራቅ ከሊታኒ ወንዝ ማዶ እንዲርቅ በማድረግ ወሳኝ የተባሉ ወታደራዊ ይዞታዎችን ቢቆጣጠርም ሂዝቦላ ከርቀትም ሆኖ ወደ ሰሜን

መካከል ሰላምና ደህንነት አደጋ ውስጥ ጥሎ ይገኛል። በሰባኛው የአውሮፓ ሙዚቃ ዝግጅት የተካፈለው እስራኤላዊ ድምጻዊ ኖአም ቤታን ወደ ፍጻሜው ውድድር አለፈ። ኖአም እስራኤልን የወከለው ሚሼል በተሰኘው ዜማው ሲሆን በሶስት ቋንቋዎች የተዘፈነ ዜማ ነው። እስራኤል የፊታችን ቅዳሜ ምሽት በሚካሄደው የፍጻሜው ውድድር በዚሁ ዘፈን እንደገና ትወዳደራለች። ከእስራኤል በተጨማሪ ሌሎች 9 ሀገራትም ለፍጻሜው ውድድር አልፈዋል። ግሪክ፣ ፊንላንድ፣ ቤልጅየም፣ ስዊድን፣ ሞልዶቫ፣ ሰርቪያ፣ ክሮኤሺያ፣ ሊቴና ፖላንድ ናቸው ያለፉት። ሁለተኛው ዙር የግማሽ ፍጻሜ ውድድር ነገ ሐሙስ ይካሄዳል። በጋዛ ሰርጥ የሐማስ ድርጅት በተኩስ አቁም ስምምነቱ የተደረሰባቸውን ውሎች እየጠበቀ አይደለም ተባለ። በስምምነቱ መሰረት በራፊህ አካባቢ አዲስ ከተማ ለማቋቋም የታቀደ ሲሆን የግንባታ ስራውን ለማከናወን ወደ ቦታው የሄዱትን ተቋራጮች ሐማስ በመሳሪያ በማስፈራራት ማባረሩን ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት ችለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካቋቋሙት የሰላም ምክር ቤት ጋር በመስማማት ነበር ተቋራጮች ወደ ራፊህ የሄዱት ተብሏል። አንድ የእስራኤል ደህንነት ባለስልጣን ስለ ጉዳዩ ለአሜሪካና ለሰላም ምክር ቤቱ አስታውቋል። ጦርነቱም ሊታደስ መቃረቡን አስጠንቅቀዋል ተብሏል። የውጭ ዜና። ፕሬዝዳንት ዶናልድ ትራምፕ ኢራን ለኒውክሌር ግባት የሚውለውን የኡራኒየም ማዕድን ማብላላቷን ሙሉ በሙሉ ታቆማለች በማለት ተናገሩ። ፕሬዝዳንት ትራምፕ WABC ከተሰኙ መገናኛ አውታር ጋር ትላንት ባካሄዱት ቃለ ምልልስ ኢራን የኒውክሌር ጦር መሳሪያ ባለቤት አትሆንም፣ ኡራኒየም ማብላላቷንም ታቆማለች። ይህን ስናገርም በሙሉ እምነት ነው። ኢራን የኒውክሌር ጦር መሳሪያ ባለቤት እንደማትሆን 100% መናገር እችላለሁ። ቀሪውን የኒውክሌር አካልም እንቆጣጠረዋለን። ኢራንን የተብላላ የኡራኒየም ማዕድን ከሀገሪቱ ማውጣት የምንችለው እኛና ቻይናዎች ናቸው። በ2025 ዓ.ም በሰኔ ወር በነበረው የ12 ቀናት ጦርነት የኒውክሌር ተቋሙን በሙሉ አውድመነዋል፣ ተራራው ሁሉ ፈርሷል ብለዋል ፕሬዚዳንት ትራምፕ። ፕሬዚዳንት ትራምፕ በኢራን ጉዳይ እርስ በርስ የተጣረሰ ሀሳብ በየጊዜው የሚሰነዝሩ ሲሆን አንዴ ኢራን ከኛ ጋር ከስምምነት ለመድረስ ተቃርባለች ይላሉ፣ በሌላ ጊዜ ደግሞ ኢራን በእኛ ላይ እንድትስቅ እድሉን አንሰጣትም ይላሉ። ሲፈልጉ ደግሞ ኢራን የተብላላ የኡራኒየም ማዕድን አላት፣ እኛም እየተከታተልን ነው በማለት አንዱ ከሌላው ጋር የሚቃረን መግለጫዎችን በየጊዜው ይሰጣሉ። አሜሪካ በጦር ኃይልም ሆነ ማዕቀብ እንዲሁም ዲፕሎማሲያዊ መንገድ ኢራንን የማንበርከክ አቅም ቢኖራትም ኢራናውያን እስካሁን እየተረቱና ለአሜሪካ ጥያቄ አዎንታዊ መልስ እየሰጡ አይደለም ተብሏል። የብሪታንያ ጠቅላይ ሚኒስትር ኪም ስታርመር ስልጣን እንዲለቁ በሀገራቸው የፓርላማ አባላት ተጠየቁ። ጠቅላይ ሚኒስትሩ የሚመሩት የሊበር ፓርቲ ባለፈው ሳምንት በብሪታንያ በተካሄደው የአካባቢ መስተዳድሮች ምርጫ በመሸነፉ 80% የሚሆኑት የፓርላማ አባላት ጠቅላይ ሚኒስትር ኪም ስታርመር ከስልጣን እንዲለቁ ጠይቀዋል። የጤና ጥበቃ ሚኒስትሩን ጨምሮ ሌሎች 3 ሚኒስትሮች ስልጣን ለቀዋል። ይህ በእንዲህ እንዳለ በብሪታንያና አሜሪካ መካከል ያለው ግንኙነትም እየሻከረ መጥቷል ተብሏል። በኢራን ላይ በተካሄደው የ40 ቀናት ጦርነት ብሪታንያ አሜሪካ የተፈለገውን ያህል እርዳታ ባለማቅረቧ ምክንያት ፕሬዚዳንት ትራምፕ በብሪታንያው ጠቅላይ ሚኒስትር ኪም ስታርመር ላይ ጠበቅ ያለ ትችት መሰንዘራቸው ይታወሳል። ፕሬዚዳንት ትራምፕ ኪም ስታርመርን እንደ ቀድሞ የብሪታንያ ጠቅላይ ሚኒስትር ቸርችል አይደሉም፣ በአሜሪካና ብሪታንያ መካከል ያለውን መልካም ግንኙነት እያበላሹ ነው በማለት መተቸታቸው ይታወሳል። ስፖርት። በእስራኤል የሊጋታል እግር ኳስ ውድድር መሪ ቡድኖች ቤታር ኢየሩሳሌም እና አፖኤል ቤርሸባ መካከል ትላንት በተካሄደ ጨዋታ አንድ እኩል በሆነ ውጤት ተለያዩ። የትላንቱ ጨዋታ በኢየሩሳሌም ቴዲ ስታዲየም የተካሄደ ሲሆን ሁለቱ መሪ ቡድኖች አንድ እኩል በመለያየታቸውም በ2 ነጥብ ልዩነት መሪነታቸውን ቀጥሏል። አፖኤል ቤርሸባ በ73 ነጥቦች አንደኛ፣ ቤታር ኢየሩሳሌም በ71 ነጥቦች ሁለተኛ ሲሆንም ማካቢ ቴላቪቭ በ62 ነጥቦች ሶስተኛ ደረጃን ይዞ ይገኛል። የሊጋታርል ውድድር ሊጠናቀቅ 3 ጨዋታዎች ብቻ ይቀራሉ። በመጨረሻም የአየር ንብረት ትንበያ። በዛሬው ዕለት ሙቀቱ ይቀንሳል ብለዋል የአየር ንብረት ባለሙያዎች። ነገ ሐሙስ ደግሞ በጣም ሞቃታማ የአየር ጸባይ ይኖራል ብለዋል። አርብ እንደገና ሙቀቱ ይቀንሳል ብለዋል የዘርፉ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 26፣ በቴላቪቭና አካባቢዋ 25፣ በሃይፋና አካባቢዋ 24፣ በኤርሸባና አካባቢዋ 30፣ በኤላትና አካባቢዋ 37 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃም።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸውን ቀጥለን ባጭሩ እናቀርባለን። የኢዲዮ ታህሮኖት ጋዜጣ በእስራኤል ጥምር መንግስት ውስጥ ያለውን ችግር በሰፊው ዘግቧል። በተለይ ሃሬዲም ፓርቲዎች ዘመቻ ጉንዲ ጽድቅ ይፈልጋሉ፣ የመራጭ ህዝባቸውን ወጣት ክፍል የማስገደድ እንዲሆንም ይፈልጋሉ። ይሁን እንጂ በአሁኑ ወቅት ዘመቻ ጉንዲ ጽድቅ እየተሰራ አይደለም፣ በጠቅላይ ሚኒስትር ናታንያሁ ላይም በዚህ ዙሪያ እምነት የለንም በሚል መንግስት እንዲበትና ለብሔራዊ የክኔሴት ወይም ፓርላማ ምርጫ እንዲካሄድ ይፈልጋሉ ተብሏል። የአዱታ ቶራ ፓርቲ መሪዎች ናቸው መንግስትን ለመበተን የሚፈልጉት። ይህን አጋጣሚ በመጠቀምም የተቀናቃኝ ፓርቲዎች መንግስት እንዲበተን ረቂቅ ህግ በመጪው ሳምንት ለክኔሴቱ ያቀርባሉ። ጠቅላይ ሚኒስትር ናታንያሁ በቀሪ ወራት የዘመቻውን ህግ ለማሳለፍ በቂ ሁኔታ አይኖርም በሚል ስጋት የሻስ ፓርቲ ከአዱታ ቶራ ፓርቲ ጋር እንዳይጨምርና መንግስት ይበተን የሚል አቋም እንዳይዝ ከፍተኛ ጫና እያደረጉ እንደሆነ የኢዲዮ ታህሮኖት ጋዜጣ በዛሬ ዘገባው አቅርቧል። መንግስት ቢበተንና ምርጫ ይካሄድ ቢባል ምርጫ ሊካሄድባቸው ይችላሉ የተባሉ ቀኖችንም ጋዜጣው ጨምሮ አስቀምጧል። ጥቅምት 27 ቀን 2026 ዓ.ም አንዱ ሲሆን መስከረም 15 ቀን 2026 ዓ.ም ሌላኛው ነው። አለ መስከረም 1 ቀን 2026 ዓ.ም ምርጫ ሊካሄድ ይችላል ብሏል የኢዲዮ ታህሮኖት ጋዜጣ። የማሪብ ጋዜጣን በተመሳሳይ ሁኔታ የሊታይ ማህበረሰብ መሪ ራቭ ላንዳው በጠቅላይ ሚኒስትር ናታንያሁ ላይ እምነት የለንም፣ እኛም ለሳቸው አንገደድም፣ ስለ ቀኝ ክንፍ አንድ አካል የሚወራው አሁን የለም በማለት በዘመቻ ህጉ ምክንያት መንግስት ሊበተን የሚችልበት ሁኔታ መድረሱን ዘግቧል። ጠቅላይ ሚኒስትር ናታንያሁ ዘመቻ ህጉን እንዲጸድቅ የማድረግ ሁኔታ የሌለ መሆኑን ከተናገሩ በኋላ ነው የሃሬዲም ፓርቲዎች መንግስትን ለመበተን እየዛቱ ያለው ብሏል ማሪብ። የተቀናቃኝ አባላትም ይህን አጋጣሚ በመጠቀም መንግስት እንዲበተን ረቂቅ ህግ በፍጥነት አቅርቧል። እንደሚገመተው ከሆነ ክኔሴቱ ሊበተን ይችላል፣ ምርጫው ማስቀድሞ ሊካሄድ ይችላል ብሏል የማሪብ ጋዜጣ። እስራኤል አየውም ጋዜጣም በተመሳሳይ ሁኔታ የዴጌል ሀቶራ ፓርቲ መንፈሳዊ መሪ ለጠቅላይ ሚኒስትር ናታንያሁ ወቀሳ ያለበት ደብዳቤ እንደጻፉና በጠቅላይ ሚኒስትር ናታንያሁ ላይ ሌላ ተጨማሪ እምነት የለም ማለታቸውን ዘግቧል። የአረጽ ጋዜጣ በበኩሉ ደጌላ ቶራ እና አጉዳት እስራኤል የተሰኙት ሁለት የሃሬዲም ፓርቲዎች ከምርጫው በኋላ ከሊኩድ ፓርቲ ጋር የነበራቸውን ቃል ኪዳን ሊሽሩ የሚችሉበት ሁኔታ እንዳለና በአዱታ ቶራ ፓርቲና በሊኩድ መካከል ያለው እምነት እየቀነሰ መምጣቱን ዘግቧል። ሌላው አራቱም እስራኤል ጋዜጦች በፊት ገጻቸው ዘገቡት በሰባኛው የአውሮፓ ሀገራት የሙዚቃ ውድድር ኢሮቪዥን ትላንት በኦስትሪያ ዋና ከተማ ቪየና የተካፈለው እስራኤላዊ ለፍጻሜ ውድድር ማለፉን ነው። እስራኤልን የወከለው ኖአም ቤታን ሚሼል በሚለው ዘፈኑ ለፍጻሜ ውድድሩ አልፏል። አውሮፓውያን ሚሼል የሚለውን ዘፈን ወደውታል በማለት ጋዜጦች ሰፊ ዘገባን አቅርቧል። ሌላው እስራኤል አየውም ጋዜጣ የዘገበው የመንግስት መስሪያ ቤቶች ዋና ተቆጣጣሪ በተለያዩ መንግስታዊ መስሪያ ቤቶች ላይ ምርመራ አድርገው ጉድለቶችን ትላንት ይፋ አድርገዋል። አንደኛው እስራኤል በራሷ አቅም የጦር መሳሪያ የማምረት ሁኔታዋ ዝቅተኛ መሆኑ ይህ ጉዳት እያደረሰ ነው፣ ትኩረት እንዲሰጥበትም የመንግስት መስሪያ ቤቶች ዋና ተቆጣጣሪ አሳስበዋል ብሏል። በቅናሽ የሚገዙ የጦር መሳሪያዎችም የተዋጊ ወታደሮችን ህይወት አደጋ ላይ የሚጥሉ ናቸው ብሏል የመንግስት መስሪያ ቤቶች ዋና ተቆጣጣሪ በሪፖርቱ። ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትር እስራኤል ካጽ ለጉዳዩ ትኩረት ይስጡ ብሏል ዋና ተቆጣጣሪው። የመከላከያ ሚኒስትር ጽህፈት ቤት በበኩሉ የጦር መሳሪያ ግዥ ጉዳይና የጦር መሳሪያን በተመለከተ መስሪያ ቤቱ በመጀመሪያ ደረጃ ትኩረት የሚሰጠው ጉዳይ መሆኑን ምላሽ ሰጥቷል። ሌላው በደቡብ እስራኤል በአንዳንድ ሆስፒታሎች የሚሳይል መከላከያ የሌለ መሆኑን የመንግስት መስሪያ ቤቶች ዋና ተቆጣጣሪ በሪፖርታቸው ገልጿል። ጥቅምት 7 ቀን 2023 ዓ.ም ለተጎዱ ሰዎች የሚሰጥ በቂ ደም እንዳልነበረም የመንግስት መስሪያ ቤቶች ዋና ተቆጣጣሪ በሪፖርታቸው ገልጿል ብሏል የእስራኤል ሀዮም ጋዜጣ። የማሪቭ ጋዜጣ ካቀረባቸው ዘገባዎች መካከል አንዱ በአዲሱ የሞሳድ ድርጅት ኃላፊ ሜጀር ጀነራል ሮማን ጎፍማን ላይ ሹመታቸው መሰረዝ አለበት በሚል የቀረበውን አቤቱታ ከፍተኛው ፍርድ ቤት መመልከቱን ዘግቧል። አዲሱ የሞሳድ ድርጅት ኃላፊ ከዓመታት በፊት ያሰሩትን ኡሪ የተባለውን ወጣት አስፈላጊውን እርዳታ አላደረጉለትም፣ በዚህም እምነት አይጣልባቸውም በሚል ስልጣናቸው እንዲሰረዝ የሚለውን አቤቱታ ፍርድ ቤት ሲመለከት ውሏል። መልሱን በሌላ ጊዜ
የሚሰጥ መሆኑን ፍርድ ቤቱ አስታውቋል። የመንግስት ገማካሪዋ የሮማንን ስልጣን ይቃወማሉ እንዲሁም ስልጣናቸውን እየጨረሱ ያሉት የሞሳድ ድርጅት ኃላፊ ዴዲ ባርኒያም ተቃውሟል። ደብዳቤም ለፍርድ ቤት አቀርቧል። ዳኛ ሽታይን የባርኒያን ደብዳቤ ውድቅ አድርገዋል። አሁን አስፈላጊ ነውን የሚል ጥያቄ አንስተዋል ብሏል የማሪብ ጋዜጣ። ሌላው የዲዮ ታህሮኖት ጋዜጣ የዘገበው የገንዘብ ሚኒስትር ጽፈት ቤት የጦረታ ዕድሜን ወደ 70 ከፍ ለማድረግና የላት ከተማን ለማሳደግ ሲባል ግብር እንዳይከፈል የሚደረገውን ለመሰረዝ አቅዷል ብሏል። እቅዱም ከ2027 ዓ.ም እስከ 2030 አካባቢ ተፈጻሚ እስከ 2032 ዓ.ም አካባቢ ተፈጻሚ ለማድረግ ታስቧል ብሏል። ግን እቅዱ አሁንታዊና አሉታዊ ተጽዕኖ እንዳለውም ጋዜጣው ጨምሮ ዘግቧል። በኢራን ጉዳይ በአሜሪካና እስራኤል መካከል ልዩነት እንዳለ የዲዮ ታህሮኖት ጋዜጣ ዘግቧል። የአሜሪካው ፕሬዝዳንት በኢራን ጉዳይ ያወላወሉ ይገኛሉ። በተለይ በወታደራዊ እርምጃው ዙሪያ ቁርጥ ያለ አቋም የላቸውም። እስራኤል ደግሞ ጦርነቱ እንዲታደስ ትፈልጋለች ተብሏል። በሌላ በኩል ደግሞ አሜሪካና ኢራንን በማደራደሩ ዙሪያ ከፓኪስታን ባሻገር ካታርም በንቃት እየተሳተፈች ነው ብሏል ጋዜጣው። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ሺ ጂንፒንግ ዛሬ ምሽት በቤጂንግ ተገናኝተው ይወያያሉ። ሁለቱ ሀገራት በኢኮኖሚ ዙሪያ ከመወዛገባቸው ባሻገር ቻይና በኢራን ላይ ተጽዕኖ እንድታሳድር ትራምፕ ይፈልጋሉ። ይሁን እንጂ ቻይና ትራምፕን ልታግዛቸው አትችልም። ቻይና ከኢራን ጋር ያላትን ጥቅሟን ልታስቀድም ትችላለች ብሏል የኢዲዮ ታህሮኖት ጋዜጣ። ሐሬጽ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ከሊታኒ ወንዝ ማዶ መድረሱንና ስትራቴጂካዊ ጠቀሜታ ያለውን ቦታ መቆጣጠሩን ዘግቧል። ኢራንን በተመለከተ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማደስ እያጤኑበት ነው ብሏል። ሌላው በብሪታንያ በጠቅላይ ሚኒስትር ኪም ስታርመር ላይ ያለው እምነት እየቀነሰና ሚኒስትሮችም ስልጣናቸውን እየለቀቁ ነው። ብዙ የአካባቢ መስተዳድሮችም በብሪታንያው ጠቅላይ ሚኒስትር ላይ እምነት አጥተዋል የሚል ዘገባ አቅርቧል። የተከበራችሁ አድማጮቻችን፣ የጋዜጦች አምደ ዝግጅት በአጭሩ ይህን ይመስላል። ፕሮግራማችን ይቀጥላል። ቆይታችሁ አብሮን ይሁን።

0: የተከበራችሁ አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን እናቀርብበት ሰዓት ነው። ወቅታዊ ዘገባዎችን እንዲመለከትልንም ጋዜጠኛ ጋቢ ወርቁን ጋብዘናል። ጋቢ እንደምን አደርክ?
1: ሰላም ደህና ስለኝ እንደምን አደርክ ሰጠኝ። እንዲሁም አድማጮቻችን
0: ደህና ነን? እንዴት ናንተ?
1: እኔ ሰላም ነኝ፣ የተመሰገነ ይሁን። ሁላችንም አካባቢያችንም ደህና ነው፣ ሰላም ነው። እንግዲህ ያለው ሁኔታ ጥሩ ነው።
0: ጥሩ እንግዲህ እስኪ በአካባቢ ካልክ በሰሜን እስራኤል ጉዳይ እንጀምርና እንዴት ነው አሁን እስራኤል መከላከያ ሰራዊት ከሊታኒ ወንዝ ማዶ እንዳለ ይነገራል። እውነት እንግዲህ ውጤት እያመጣ ነው ወይ ዘመቻ፣ ወይስ ሌላ ዋጋ እያስከፈለ ነው?
1: አሁን እንግዲህ በመጀመሪያ በእውነት ሰሜንን በምናይበት ጊዜ አሁን የተረጋጋ ነው። በእርግጥ ከእስራኤል ድንበር ብዙም የዚህ አይነት ከዚህ በፊት እንደነበረው የጦርነት ሁኔታ ወይም ደግሞ ሌላ ግጭቶች የሚስተናገዱበት ሁኔታ አይደለም። ግን የእስራኤል መከላከያ ሰራዊት ደቡብ ሊባኖስን በመቆጣጠር እንዲሁም ከደቡብ ሊባኖስ ወጣ በማለት አሁን እንደጠቀስከው ሊጣኒ የሚባለውን ወንዝ ያንን በመሻገር በትላንት ሮት ሀቲባት ጎላኒ ወይም የጎላኒ ባቴሊዮን ወደ ከወንዙ ባሻገር መግባቱ እነዚህ ላይ የሚያሳይ ነው። በርካታ ቦታዎችን መቆጣጠር የተቻለበት እና ከዛ ላይ ደግሞ ስትራቴጂክ የሚባሉ ቦታዎችን በመያዝ ከዛ በኋላ ሂዝበላ ወደ ሰሜን እስራኤል የሚያደርገውን ትንኮሳ ያንን ለመቀነስ ወይም ደግሞ ጭራሽ ለማጥፋት እንደሆነ በዚህ ላይ እየተነገረ ያለበት ሁኔታ ነው ያለ። በትናንትናው ዕለት ሂዝበላ እዚያው ወደ ደቡብ ሊባኖስ በሚገኘው የእስራኤል መከላከያ ኃይል አባላት ወደ እነሱ አካባቢ ሮኬቶችን ተኩሶ ነበር። ሆኖም ግን በሰው ላይ በወታደሮቻችን ላይ የደረሰ ጉዳት እንደሌለ ነው እየተነገረው። ስለዚህ አሁን ምንድን ነው ሂዝበላ ትጥቁን የማይፈታ ከሆነ የእስራኤል መከላከያ ሰራዊት በኃይል ትጥቁን አስፈተዋለሁ የሚል አላማ ነው ያለ። ይህን በተመለከተ ምናልባት በዲፕሎማሲ እና በመነጋገር ትጥቅ ይፈታል የሚባል ሁኔታ ካለ በሊባኖስ መንግስት በኩል ይሄ ነው የሚነገረው። ስለዚህ በእስራኤል እና በሊባኖስ መንግስት መካከል ድርድር አለ፣ ውይይት አለ፣ እየተነጋገሩበት
0: ነገም በአሜሪካ ይገናኛሉ ተብሎ ይጠበቃል እስራኤል እና ሊባኖስ
1: በትክክል። ስለዚህ ይህንን ድርድር መጨረሻ ላይም በመጨረሻ ላይ ምናልባት ሂዝበላን ትጥቅ እናስፈተዋለን የሚል ሁኔታ ስላለ በእርግጥ የሂዝበላ ታጣቂዎች ወይም ደግሞ ሽብርተኞች በሊባኖስ የሚገኘው መንግስት እጅግ በጣም በከፍተኛ ደረጃ በፈለጉት ጊዜ መጣል እንችላለን ብለው የሚያስቡ ናቸው። ይህ እንዴት ሊሆን ይችላል? በሰላም እንዴት መፍታት ይቻላል የሚለው ሁኔታ ይህ በጣም አነጋጋሪ ነው። ግን ድርድሩ አለ እንደጠቀስከው፣ በነገው ዕለትም በአሜሪካ የእስራኤል ወኪሎች እና የሊባኖስ ወኪሎች በዚህ ጉዳይ ላይ ውይይት ያካሄዳሉ። መጨረሻ ላይ ያው ሰላም ላይ መድረስ አለብን የሚል ሁኔታ ነው። በተለይ በሊባኖስ በኩል መሮናል፣ በየጊዜው ጦርነት እየተነሳ ሀገራችን እየወደመች ነው። ሂዝበላ ወይ መንግስት አይደለም በፈለገው ጊዜ ጦርነት እየከፈተ መንግስት ያላመጣው ወይም ደግሞ ያልወሰነው ውሳኔ በህዝባችን ላይ እያመጣ እየጫነና ከፍተኛ ጭንቀትና አደጋ እየጣለን ስለሆነ በዚህ ላይ አንድ አፈሙዝ መኖር አለበት በሊባኖስ ውስጥ የሚል አቋም ነው ያላቸው። ስለዚህ እነሱ በዚህ ላይ የሚያምኑበት ከሆነና መጨረሻ ላይም ደግሞ ኢራን በዚህ ጣልቃ የማትገባና ኢራን የኢራን እጅ የሚቆረጥ ከሆነ እስካሁን ድረስ ትልቁ ችግር ምንድን ነው? ኢራን በገንዘብም እንዲሁም ደግሞ በጦር መሳሪያም ድጋፍ እንዲሁም በስልጠና ድጋፍ ለሂዝበላ እየሰጠች እስካሁን ድረስ ይህን እስራኤልን ለማተራመስ እንዲሁም ደግሞ ሊባኖስንና አካባቢው ጸጥታ እንዳይኖረው እያደረገች የምትገኘው ኢራን ነች። አሁን በአሁኑ ሰዓት ግን ኢራን በኢኮኖሚም እንዲሁም ደግሞ በወታደራዊ ኃይልም በከፍተኛ ደረጃ እየተዳከመች ያለችበት ሁኔታ ነው። ስለዚህ ወደፊት ድጋፍ ታደርጋለች፣ ያን የምናየው ነው። የእሷ የኢራን መጎልበት አሁንም ሂዝበላን ሊያጎለብተው ሌሎችንም ሁቲዎችንም ሌሎችን ሊያጎለብት ሐማስንም ጂሃድ እስላሚንም ሊያጎለብት ይችላል። የኢራን መዳከም ደግሞ እነዚህም በሙሉ የሚያዳክም ነው የሚሆነው። አሁን እንደምናየው ከሆነ ይህ ነው የምናየው። ስለዚህ አሁን የእስራኤል መከላከያ ሰራዊት እስከዚህ ድረስ ይደርሳል ሊባኖስን ለመቆጣጠር የሚችልበት አቅም አለው ግን በውሳኔ ደረጃ እስከዚህ ድረስ ይሄዳል የሚለው ሁኔታ ግን ይሄ ያጨለ ያለው ጉዳይ ነው።
0: አዎ ሚታየውናለው ደፍት ሌላው የእስራኤል ፖለቲካ ጉዳይ በተለይ በጥምር መንግስቱ ላይ እንግዲህ የመፍረስ አደጋ ተጋርጧል ይባላል በተለይ ሃሬዲም ፓርቲዎች በዘመቻ ህጉ ምክንያት መንግስት መበተን አለበት ካልጸደቀ ይያሉ ነውና እንደው በዚህ ወጣው መጫው ተቃረበ የተባለ ባለበት ወቅት መንግስትስ መበተኑ ጥቅም አለው ወይ?
1: እንግዲህ በዚህ ላይ በተለየ ሃይማኖት አክራሪ ፓርቲዎች ማለትም እንደ ኻሪጅም ይያልን የምንጠራቸው ከዚያም ደግሞ ሻስ እና የሃዱት አቶራ አሉ። እነሱም ይሉስ ምንድነው እስካሁን ድረስ ስንደለል ቆይተናል በወደ ክነሴት ይቀርባል የተባለው የኻሪጅሞችን ወይም ደግሞ ሃይማኖት አክራሪዎችን ወደ ውትድርና ይሄዳሉ የሚባለው ሁኔታ ያ ህግ እስካሁን ድረስ አልቀረበም የህግ መጽደቅ አለበት የሚል ሁኔታ ነው። ምክንያቱም ሃይማኖት አክራሪዎች ያ ህግ ተሻሽሎ እኛ በፈለግነው መንገድ የሚመጣ ከሆነ ወደ ውትድርና የሚሄዱ ተማሪዎች ወይም ደግሞ የሃይማኖት አክራሪዎች እነሱን በተመለከተም ቁጥራቸው ወደ 6000 የሚደርስ በአመት ይገባሉ የሚባል ሁኔታም አለ። በዚህ ህግ ላይ የሚነጋገሩበት ምናልባት ከዚያም በላይ ትንሽ መዝቅ ሊል ይችላል። ስለዚህ አሁን እነሱ የሚፈልጉት ይህ ህግ እንዲጸድቅና ይህ ህግ ተጸደቀ ደግሞ እስካሁን ድረስ የተጣለው ማዕቀብ በተለይ በከፍተኛው ፍርድ ቤት በኩል እየተጣለ ያለው ማዕቀብ ያ መቆም አለበት፣ ከዚህ በፊት ሲያገኙ የነበሩትን ባጀት እንዲያገኙ መሆን አለበት የሚል ሁኔታ አቋም አላቸው። ይህ ህግ ግን ከሰሞኑ እንደሚባለው ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሃይማኖት አክራሪዎችን በመጥራት በዚህ ከመርጫው በፊት ይህንን ህግ ለማስተላለፍ ምናልባት አብላጫ ድምፅ ያለን አይመስልም የሚል ሁኔታ ሀሳብ አቅርበዋል ይባላል። ስለዚህ ይህን ሀሳብ በተመለከተ ሃሬዲሞች ሚሎት ምንድን ነው እንዲህ ከሆነማ አስቀድመን እንዲሁም ምርጫውን ወይም ደግሞ የምርጫውን ሂደት እናስቀድመውና ከአሁን በኋላ ደግሞ ከዚህ ከጥምር መንግስቱ ጋር ሁልጊዜም በአንድ ላይ ወይም በአንድ የምነደው ሁኔታ ይሄ እያከተመ ለት ነው የሚሉ ሐሳቦችም እየተነሱ ያለበት ሁኔታ ነው ያለ። ስለዚህ ይሄ እውን የሚሆን ከሆነ አሁንም ለዚህ ላለው ለቀኝ ክንፍ በኩል ላለው የፖለቲካ ዘርፍ ወይም ደግሞ ፓርቲዎች ለሊኩድ ከፍተኛ አደጋ ነው የሚሆነው። ምክንያቱም በትላንትናው ዕለትም አንድ ዘገባ ነበር። ያ ዘገባ የሚያሳየው ምንድነው የሻስ ፓርቲ ሊቀመንበር አርየ ደሪ በሚቀጥለው ምርጫ ምናልባት ከቢንያሚን ኔታንያሁ ጋርም መንግስት ላንመሰረት እንችላለን የሚሉ ሀሳቦች ሰንዝረዋል የሚባል ሁኔታ አለ። ምንኛ እውነት ነው እስካሁን ድረስ የተረጋገጠ ነገር የለም። እንደዚያ ከሆነ እንደዚህ አይነት ነገሮች እውን የሚሆኑ ከሆነ በእርግጥም በሚቀጥለው ምርጫ ይሄ መንግስት ለመመስረት ከፍተኛ የሆነ ችግር እንደሚፈጥር እያሳየ ያለበት ሁኔታ ነው ያለ። ይሄ በቀን ክንፍ በኩል ያለውን የሚታየው ነው። አሁንም ጥምር መንግስቱ ነው አገሪቱን እያስተዳደረ ያለው። በእርግጥ ሁላችንም እንደምናውቀው የሃይማኖት አክራሪ ፓርቲዎች ኻሪጅሞች ከጥምር መንግስቱ ጋር ሙሉ የሆነ እንቅስቃሴ እያደረጉ አይደለም። ምክንያቱም ይሄ ፎካግዩስ ወይም ደግሞ ወታደሮች ሃይማኖት አክራሪዎች እነሱ ወደ ውትድርና ይሄዳሉ የሚለውን ሁኔታ በተመለከተ እስካሁን ድረስ በህግ አለመጽደቁ ይሄ አከራካሪ ሆኖ ያለበት ሁኔታ ነው ያለ። ምናልባት ምርጫው በዚህ ላይ የሚያተኩራል ተብሎ ነው የሚጠበቀው። በግራ ክንፍ በኩል ይህን ነው እስካሁን ድረስ እያነሱት ያሉና ወደፊትም ደግሞ ይህን ጉዳይ በመጠቀም ያው ድምፅ ለመሳብ ይጠቀሙበታል የሚል ሁኔታ ነው ያለ። ስለዚህ የፖለቲካ ሁኔታ በጣም በርካታ ፓርቲዎችም እየተቋቋሙ ነው የሚባል ሁኔታ ነው ያለ። ሽኩቻ አለ። ይህ አሁን የፖለቲካ ሁኔታ
0: የተማማቀ ነው
1: እየተማማቀ ነው ወደ ምርጫ መቅረባችንም እያሳየን ነው።
0: አዎ ያ ማለት ይህ ፈጠነም ዘገየም 5 6 ወራት ነው የሚቀር እናይዋለን። ሌላው የመካከለኛው ምስራቅ ሁኔታ እንዴት ነው? ፕሬዝዳንት ትራምፕ በኢራን ጉዳይ የተለያዩ ጉዳዮችን ያነሱ ይናገራሉ። አንደኛውንም ለመያዝ አስቸጋሪ ሆኗል። ወደ የት እናመራ ይሆን?
1: በእውነት ሰጠኝ በትክክል ነው በጥያቄ ያስቀመጥከው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህንን የመካከለኛውን ምስራቅ በደንብ አድርገው እየተረዱት አይመስልም። በተለይ ኢራኖችን የተረዷቸው አይመስልም። ኢራኖች እጅግ በጣም አደገኞች ናቸው፣ ጠቢቦችም ናቸው፣ አታላዮች ናቸው፣ አጭበርባሪዎች ናቸው። እነሱ ሁልጊዜም ጊዜ ለመግዛትና ጊዜ ለመግደል የሚያደርጉት ስራ እጅግ በጣም በጣም የረቀቀ ነው። ስለዚህ አሁን እያደረጉት ያለው እንደውም በጦርነት ተሸንፈዋል። ግን አሁን የአሜሪካው ጠቅላይ ፕሬዚደንት ስቴካ የአሜሪካው ፕሬዚደንት ዶናልድ ትራምፕ ያው ለመጀመሪያ ጊዜ ለሁለት ሳምንት የሚል የተኩስ አቁም ስምምነት ከሰጡ ከዚያም በኋላ ደግሞ እያራዘሙ ድርድር በፓኪስታን እያካሄዱ በፓኪስታን የአሜሪካ ልኡካን ቡድን እና የኢራን ልኡካን ቡድን ከዚያ እየተደራደሩ በየጊዜው ኢራኖች የሚያደርጉት ምንድን ነው? እሺ ግን ብለው እንደገና ደግሞ ሌላ ሀሳብ ያቀርባሉ። በዚያ ሀሳብ ደግሞ እነዚህኞች አሜሪካኖች ሳይስማሙ ሲቀሩ እንደገና ሌላ ሀሳብ። በዚህ ነው ያለው። ሁልጊዜ ዶናልድ ትራምፕ አሁን በማስፈራራት በዛቻ ብቻ ያሉበት ሁኔታ ነው ያለ። ወደ ዋናው ነገር መቅረብ ይፈልጋሉ ወይ? መጨረሻ ላይ ከኢራን ላይ የሚወሰደው እርምጃ ለአንዴና ለመጨረሻ ጊዜ ኢራን ውስጥ ላለው ህዝብም እንዲሁም ደግሞ ለመካከለኛው ምስራቅ መተራመስ የሰላም እጦት ከፍተኛውን ድርሻ ይዛ የምትገኘው ኢራን ነች። ይህንን በተመለከተ በተለይ እስራኤል እንደምትፈልገው አሁን ኢራን ሙሉ በሙሉ እንድትደመስ ማለትም የኢራን አሁን ያለው መንግስት እጅግ በጣም ከፍተኛ የሆነና እስላማዊ የሆነ አክራሪ የሆነ በየጊዜውም ጦርነት ለመክፈት በእስራኤል ላይም ልክ እንደ ባብ ዙሪያ ጥምጥም እየጠመጠመ ያለበት ሁኔታ በየጊዜው እስራኤል በዚህ ላይ መቀጠል አትፈልግም። ስለዚህ አሁን በእስራኤል በኩል የሚፈለገው ምንድን ነው? ይህ የኢራን መንግስት መፍረስ አለበት፣ ሌላው ለኢራናውያን ሌላ እድል መሰጠት አለበት፣ እነሱ ደግሞ ራሳቸውን በራሳቸው መምራት የሚችሉበትና ከዓለም ማህበረሰብም ጋር ተያይዘው የሚሄዱበትን የመካከለኛው ምስራቅ በእነሱ ምክንያት ሁልጊዜ ይህ ያለው ትርምስ መጥፋት መወገድ እንዳለበት በእስራኤል በኩል ይታመናል። ይህንን የአሜሪካው መንግስት እስካሁን ድረስ አንድ ወደፊት ሁለት ወደኋላ እያደረገ ያለበት ሁኔታ ይሄ አሁንም ኢራንን እንደውም እንደገና ባለችበት በአቋሟ እንድትቀጥል የሚያደርግ ነው። ለኢራኖች ደግሞ ተስፋ የሚያስቆርጥ ነው። የኢራን ህዝብ ይህንን መንግስት አብዛኛው አይፈልገውም። 30% ነው ይህንን መንግስት የሚፈልገው። ከዚያ በላይ የሚሆነው ግን ይህንን መንግስት አይፈልገውም። ምክንያቱም እስላማዊ ነው፣ አክራሪ ነው፣ ለሴቶች መብት የለም፣ ለወንዶችም ለሌሎችም ሴቶች አይናቸውን ብቻ እንጂ ሌላውን በሙሉ ሸፍነው እንዲሄዱ የሚደረግበት ሁኔታ፣ እንደዚያ ካልሆነ ደግሞ የሞት ፍርድ ራሱ የሚተገበርበት ሁኔታ፣ ይህ በጣም በእነሱ በኩል ተቀባይም ስለሌለው መውጣት የሚፈልጉ እየወጡም በሌላው ዓለምም እየሰፈሩ ስለሆነ፣ ሌላው ደግሞ መካከለኛው ምስራቅ በኢኮኖሚ ሆነ ማለትም የዓለሙ ማህበረሰብ በኢኮኖሚ ራሱ እየተቀጣ ነው። ለምን አሁን ባለንበት ጊዜ የነዳጅ ዋጋ እጅግ በጣም በከፍተኛ ደረጃ በሌሎች ዓለም በእስራኤል ባይሆንም በእስራኤል በእርግጥ በትንሹ ጨምሯል፣ ግን በሌሎች በአፍሪካ ያሉ ሀገራት እና በሌላው ሀገር ያሉ ግን የነዳጅ ዋጋ እጅግ በጣም እየናረ የሄደበት እና ለእነሱም ከፍተኛ ጉዳት እየደረሰ ያለበት ሁኔታ ነው ያለ። ስለዚህ ዋናው መንስኤው ይሄ የኢራኑ መንግስት ነው። ይህንን መንግስት ደግሞ ለማውረድ የማይቻልበት ሁኔታ ከተፈጠረ ይሄ ወደፊትም ደግሞ እንደውም ተባብሶ ይቀጥላል። ኢራን የኒኩለር መሳሪያ ባለቤቱና የኒኩለር መሳሪያ ከታጠቀች ያ የበለጠ አደገኛ ሆኖ ዓለምንን ከዚህ በፊት በየጊዜው ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዚህ 20 ዓመት ውስጥ በየጊዜው በዓለም አቀፍ መድረክም እንዲሁም በእስራኤል የሚጮሁት እና የሚያስጠነቅቁት ይሄ ነው። ኢራን የኒኩለር የጦር መሳሪያ ከታጠቀች ከዛ በኋላ አሁን የሆርሙዝ የሚባለውን ወሽመጥ ያን ብቻ የባህር ወሽመጥ መዝጋት ብቻም ሳይሆን ሌሎችን የመቆጣጠርና ከዚያ የዓለምን ኢኮኖሚ ማዳከም እንደገናም ደግሞ የመስፋፋት ሁኔታ በዚህ ላይ በተለይ የአረብ ሀገራትን የመቆጣጠር ሁኔታ ትልቁ ስጋት ምንድን ነው? ከዛ እነ ሳውዲ አረቢያን፣ የተባበሩት ኤሚሬትን፣ ሌሎችንም ኦማን፣ እነዚያን በሙሉ የመቆጣጠርና ኢራቅን ከዚያም ደግሞ ዮርዳኖስን ከተቆጣጠሩ ደግሞ ወደ እስራኤል ለመቅረብ ነው። ስለዚህ ይህ ሁኔታ አደገኛ ስለሆነ ከአሁኑ እልባት ማግኘት ያለበት ነው ያለው ጥያቄ።
0: እስኪ እንግዲህ እናየዋለን በምን መልኩ ነው። አሁን እንደምንመለከተው ፕሬዚዳንት ትራምፕ ዚግዛግ ከሆነ መንገድ ላይ ነው ቁመያል። ጋቢ በጣም ነው የምናመሰግን። መልካም ቀን እንመኝልሃለን።
1: አመሰግናለሁ ሰጠኝ። እንዲሁም አድማጮቻችን መልካም ቀን።
0: መልካም ቀን። ቻው ቻው። የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከሁለገብ ባለሙያ ጀንበር መንግስቴ ጋር ወጣቶችን በተመለከተ ቃለ ምልልስ እናካሄዳለን። ጀንበር እንደምን አደርክ?
2: ጤና ይስጥልኝ ሰጠኝ። እንዲሁም የስራ ባልደረቦችና ለጥቂት ጊዜም የስራ ባልደረቤ ለነበረው ለገብርኤል ጋቢ ወርቁ ሰላም እላለሁ። እንዲሁም ለህዝብ እስራኤል ለአድማጮቻችን አመሰግናለሁ ሰጠኝ።
0: ጥሩ እናመሰግናለን። እንደው ወደ ወጣቶች ከማለፋችን በፊት አንተ የሙዚቃም ሰው ነህ የኪነ ጥበብ ሰው ነህ እና ትላንት ምሽት በተለይ በኦስትሪያ ቬና የነበረውን እስራኤላዊ ተወዳዳሪ ኖአም ቤታን ያሳየውን ብቃት እንዴት አየው?
2: በመጀመሪያ ደረጃ ያው እንግዲህ ምንድን ነው የሚባል ዘፈለደ ስታት ይመስለኝ ነበረ። ለካት ለተከፋ ለተቆረቆረ እንደሚባል ዘፈን፣ ሙዚቃ፣ አርት የሚያዝናናና ህይወትን የሚያድስ ምንድን ነው እድሜንም የሚያስረዝም ነው እና አንደኛ በኩራት ደረጃ ይሄ ወንድማችን ከእስራኤል አብራክ የወጣ በልጃችንም ደረጃ ይሆናል ለዚህ ውድድር ቀርቦ ያው ለሁለተኛው ዙር እንደሚቀርብና እንደሚያቸንፍም ትላንት ማታም በዜና እንዳቀረብከው ዛሬም ደግሞ መልካም የጠዋት ዜና የምስራች እንደሰማነ አሁንም ቅዳሜ ማታ ደግሞ ድሉን ተጎናጽፎ የወርቅ ዋንጫ ይዞ ለመምጣት ያብቃውላለሁ። ለሁሉም እስራኤል አንድ ስትሆን ሰላም ስትሆን በሁሉም በተለያየ ዘርፉ እስራኤል ብቃትና ጥራት ያላት ናት። ይህም ደግሞ እግዚአብሔር የመረቃት ሀገርና የመረቀን ህዝብ ስለሆነ ነው ሰጠኝ።
0: ጥሩ። ሌላው በወጣቶች ዙሪያ አንተም ፕሮጀክት ሎሚ የምትሰራ ነህና ብዙ እንቅስቃሴ ታደርጋላችሁ። በተለይ ደግሞ በእናንተ ከተማ በፔታ ትክባ የነበረው ሁኔታ እናስታውሳለን። አሁንም ያልተቋጨ ጉዳይ ነው፣ ብዙ አጠያቂ ነገሮችም ያሉት ነው እና ችግሮች አሉ፣ ግን የመፍትሄ ሀሳቦችን አንድ ሆኖ የማምጣት ችግር አሁንም አለ እና ለወደፊት በወጣቶች ዙሪያ ምንድን ነው መሰራት ያለበት በአንተ እይታ?
2: ፈጠይ፣ በእርግጥ የወጣቶች ጋር ስሰራ እኔ ወጣትነት እድሜ ነው የሚሰማኝ። ለምን ያላቸው ትኩስ ኃይልነት ያላቸው መልካም ፍላጎት ያላቸው ችሎታ በጣም ከፍ ያለ ሲሆን እግር መንገዱን ደግሞ ይሄ ያመጣው ቴክኖሎጂ የተለያየ ጥቅማ ጥቅሞችንም የተለያየ እውቀቶችንም ስንቀስም በተጓዳኝ ደግሞ ብዙ ጉዳትን እያደረሱ ይገኛል። እና የአንድ ልጅ ወይም ደግሞ የአንድ ወጣት የመጀመሪያ ትምህርት ቤቱና ከእግዚአብሔር በታች እግዚአብሔሩ ወላጅ እናት አባት ነው። ሁላችንም እንደምናውቀው አንተ ምንም ወጣት ሁነን አልፈናል። አሁንም በየእድሜያችን ጎልማሳ ብንሆን ከወጣቶች ጋር ስንሰራ ወጣቶች ነን፣ ከሽማግሌዎች ጋር ስንሰራ ሽማግሌዎች ነን፣ ከምሁራኖች ጋር ስንሰራ ምሁራኖች ነን። እና እነዚህ ወጣቶች ያልተጻፈባቸው ሌጣ ወረቀት ማለት ናቸው። እኒህ ሌጣ ወረቀት ለምሳሌ ወይም ደግሞ ሌጣ ደብተር ያልተጻፈበት ያንን አስምረህ በትክክለኛ ጥሩ ስትጽፍበት ጥሩ ቀለም ያለው የሚነበብ ታሪክ የሆነ ትጽፍበታለህ። ደግሞ አበላሸኸውን በእስክርቢቶ ያንን ወረቀት ተለከለከው ያ ወረቀት የሚታየው ወይም ተጨማዶ ወይም ተበላሽቶ ነው። እና አሁን ባለንበት ደረጃ ወጣቶችን ለመንከባከብ አንደኛ ቀላል አይደለም፣ ከባድ ነው። ግን ዘዴዎችን በመጠቀም በጥሩ ሁኔታ በማስተማር እኛ ያሳለፍነውን እንደገና በእኛ መንገድ ብቻ አህዱ ሳይሆን ያለውን የዘመናዊውን የጊዜ ከጊዜው ጋር እንዴት መሄድ እንዳለብን ይህ ጊዜ እንደ ፀሐይ የበራ እንደ ጨረቃምና እንደ ከዋክብት የደመቀ ወደ ላይም ደግሞ እንደ ሰማይ የመጠቀና ወደ ውጭ እንደ በውሃም በውቅያኖስ እንደጠለቀ ማለት ነው እና ይሄን በጥሩ ሁኔታ ያስረዳነ የነበረውንና አሁንም ደግሞ ያለውን ተጨባጭ ሁኔታ ያስረዳነ ከሄድነ አዎ ጥሩ ልጆችን ማውጣት እንችላለን። ነገር ግን አንዳንድ ወላጆች ደግሞ በወላጅ ደረጃ እንደምታየው የሚበላው የሚጠጣው ወይም ደግሞ በተለያየ የሚያስፈልገውን አዳዲስ ጥሩ ጫማዎች አዳዲስ ጥሩ ልብሶች እንዲያውም በዋጋ በእኛ ቤተሰብ ሁኔታ ስትመለከተው በጣም የናረ ነው። ለአንድ ልጅ የሚገዛው ልብስ ወይም ጫማ ለሁለትና ለሶስት ልጅ የሚሆን ነው እና
0: እሱ እንዳለ ነው። አሁን ችግሩ እንዴት ነው መቅረፍ ያለብን? ወጣቶች ፍላጎታቸው ከፍተኛ ነው። የዘመኑን ስልክ ይፈልጉ ይችላሉ፣ ጫማ ይፈልጉ ይችላሉ። አሁን እሱን እንተገደንም ሆነ ስፈልገንም ሳንፈልግ መግዛቱ እንዳለ ሆኖ ግን ካሉበት ማህበራዊ ችግር እንደው እነሱን ብቻ መውቀሱ ሳይሆን በየኛስ ድርሻ ምን መሆን አለበት የሚለውን
2: አሁን ሰጠይ መጀመሪያ በፔታክቲክባ የደረሰው ሁኔታ ምንም የኛ ልጅ ቢሆን ወይንም ደግሞ የወላጆች በእነሱ አብራክ የወጣ ቢሆን ግን ከሁላችን አብራክ እንደወጣ ነው የኢማኑ ዘለቀ ሁኔታ በጣም በጣም ህዝብን ያስለቀሰ ህዝብን ያስደመመ ህዝብ እስራኤል በሙሉ ያሳዘነ ነውና አሁን ይሄን እንዴት ነው መቅረፍ የምንችለው? ምን ነው ይሄን ቅድም ያልኩት የልጆችን ችሎታ ምን ያህል እንዳላቸው ነው እንጂ ችግሩን አሁን ባለፈው መሰጠኝ እናንተ ሁለት ሳምንት በፊት ነው ተወያይተንበታል። አንድ ሁነን መስራት ያለብን ይሄን አንድ ሁነን የምንሰራው ምንድነው ወላጆችም ልጆችም ማበረሰቡም የተለያየ መንግስት ባለ ስልጣኖች በትምህርት ሚኒስተር እንዲሁም ደግሞ በማህበራዊ ጉዳይ በከተማው ከንቲባ በመዘጋጃ ቤቱ በተለያዩ ሟዶኑ ማደራሽ የምንላቸው የወጣቶች ክለብ በዚህ ሁሉ ካንድ ላይ በመሰባሰብ ችግሩ ከመፈጠሩ በፊት ምን ማድረግ እንዳለብን ለልጆች ምን ማስተማር እንዳለብን የኛ የወላጆችና አሁን የተጠቀስኳቸው በሙሉ አላፊነት አለብን። ይሄንም ደግሞ ማድረግ የምንችለው ተግባብተን سنሰራ ነው። አሁን እኔ ከልጆች ጋር ከመስራት በርግጥ በበጎ አድራጎት ብዙ ቦታ ሰርቻለሁ። በመስራ ደቅሊታም በሶሁኑትም እንዱም ደግሞ ወጣቶችን በማሰባሰብ በወጣትነት ደረጃም ሰርቻለሁ። እና አሁን ሳይው ግና ለየት ያለ ነው። አሁን እነዚህን ወጣቶች በመንድነው እንትን ምንላቸው በጉልበት አይደለም በማዋያየት የነሱ ፍላጎት ምን እንደሆነ ህልማቸው ምን እንደሆነ ይሄን እየጠየቅነ ነው መስራት የምንችለው። ግን ይሄን ለምን አባት አደርጋለህ ይሄን ለምን አባሽ ታደርጋለሽ ብንል በልከ ሐረፋቱን እንደተባለው የበለጠ ያንተ የምትመክራቸውን ሳይሆን አንተ የምትነግራቸውን እንዲያውም የበለጠ በተቃራኒው ነው የሚሰሩት። እና አንዳንዴ መንግስት ወይም ደግሞ የፖሊስ ሰራዊት ተመለከተው እኔ ሁልጊዜ የምለው ነው የዲሞክራሲ ቅጥና ወሰን ደንበር የለውም። ያንን የዲሞክራሲ አዋጅ ሲያወጁ ወይም ደግሞ ይሄን ሲያወጡ ፈንት ነው ማስረዳት ያስፈልጋል። ዲሞክራሲ ደንበሩ የት ነው ምንድነው መብትና ግዴታ እንደሚለው ወይም ደግሞ ዝሁዮት በኮቦት ምንለው አለ አይደል ግዴታችንና መብታችን እንዴት ነው ማወቅ የሚገባን እንዴት አድርገን ነው መስራት የሚገባን ብለን ይሄ በመንግስት በኩል ጥሩ ትምህርት በቂ ትምህርት ለማበረሰው አልተሰጠም። አሁን ደግሞ የኢማኑን ግድያ በተመለከተ ስንመለከተው ያው በበርሸባም እንደዚያው ማን ነው ደስታው ቸኮል ነው እነሱም ተገለዋል። በጣም ያሳዝናል። እዚያ በፊትም ደግሞ
0: አሁን እኮ ያባለፈው እንግዲህ ብዙ ሂደት አለው የነሱ ሁኔታ እንዳይደገም ነው እንግዲህ ሁላችንም መስራት ያለብን በተለይ በየአካባቢው መምራንም እንደ መምርነታቸው ወላጅ እንደ ወላጅነቱ መንግስት እንደ መንግስትነቱ ከተሰራ ብዙ መፍትሄ ሊመጣ ይችላል። እንዲው ችግሩን ብቻ በማጉላት በመነጋገር መፍትሄ ሊመጣ ስለማይችል ሁላችንም በትብብር እንስራ ነው ምንል እንግዲህ ጀምበር መንግስቴ ማጠቃለያ ሐሳብ ካለ
2: እና ይውል አሁን ሰጠለ አሁን የምትለው ትክክለኛ ነህ። እንዲያውም በሰሞን የዚህን ልጅ በተመለከተ ያው ሰላማዊ ሰልፍ በሚደረገው እንደገና ወላጆች ስትመለከት ባለፈው የወላጆች ስብሰባ ነበርና እኔ ከማካሄድበት ትምህርት ቤት ማለት ነው ወላጆችም ሆነ ልጆቹ ስታያቸው በጣም በጣም በመበረዝ ሁኔታ በመረበሽ ሁኔታ ነው ያሉ። እና ይሄን ለማድረግ አንደኛ ትግስት ያስፈልጋል፣ ህግ አለ። በህጉ መሰረት ደግሞ ይሄን አብረን እንድንሰራ ትብብር ያስፈልጋል። ሌላው የምትፈቅድልኝ ከሆነ በተለይ እንግዲህ ከዛሬ ጀምሮ ያው እስከ ነገ ድረስ የሙታን መታሰቢያ 4000 ወገኖቻችን ከዚያም በላይ በሱዳን በአዲስ አበባ በተለያየ ሞቱትን መታሰቢያ ያው ከዛሬ ምሽት ጀምሮ ይካሄዳልና ለማህበረሰባችን ጥሪ የማደርገው ይህ መታሰቢያ ምሽት በየከተማው በሚካሄድ ጊዜ ከቤት ተቀምጠን ቴሌቪዥን ከማየት እነዚህ ወገኖቻችን ቢኖሩ ከኛ ጋር ይቆሙ ነበር ወይም ደግሞ ሩሃችንን በአካል ባናገኛቸው ነብታቸው አብሮ ከኛ ጋር እንዳለ በማሰብ ለሙታን ወገኖች ማጽናናት ለሞቱት ደግሞ ነፍስ ይማር ማለቱ አስፈላጊ ነው። ዛሬውም ሆነ በነገው መገኘቱ አስፈላጊ ነው ላለሁ ነብታቸው ይማር። አመሰግናለሁ። ሰጥ
0: እና አመሰግናለን። ጥሩ መልእክት ነው። መልካም ቀን። ቻው።
2: አሜን ላንተ።
0: ቻው። የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ የስነ ልቦና ባለሙያና የማህበራዊ ጉዳይ ሰራተኛ ከሆነችው ወይዘሮ አገሬ መንግስቱ ጋር በወጣቶች ጉዳይ ቃለ ምልልስ እናካሄዳለን። ወይዘሮ አገሬ እንደምን አደርሽ?
3: እንዴት አደራችሁ? ሰጠኝ እንደናለን።
0: እኛም ደህና ነን። እንዴት ነው እንግዲህ የእስራኤል ሀገር ወጣት ያለበት ሁኔታ ምን ይመስላል? በሙያሽ እንግዲህ አንቺ መምህርት ነበርሽ፣ አሁንም በተለያዩ ዘርፎች ትሰሪያለሽና እንዴት ታያለሽ?
3: እንግዲህ እንደምታዩት ብዙ ችግር አለ በወጣቶች በእስራኤል ሀገር። ብዙ በእውነት የስሜት ጫና አላቸው። ብዙ ድል ቢኖራቸውም ብዙ ራሳቸውን ሀሳብና ህልም ማስተካከል የሚችሉበት መንገድ ቢኖርም በአንድ በኩል ደግሞ በጣም የስሜት ጫና አለባቸው። ይኸው እንደምናየው ይሄ የስሜት ጫና ወደ ውጭ የተወጣ እስከ ድብድብ እስከ ግድያ ድረስ የሚደርሱበት ሁኔታ ነው ያለው በአሁኑ ሰዓት። አብዛኛውን በእውነት ስሜታቸውን የሚገልጹበትን ሁኔታ እንግዲህ በድብድብ ወይም በቁጣ ወይም ደግሞ ከቤት ተዘግቶ በመቅረት ብዙ ወጣቶች በተለይ ብዙ በእኛ ህብረተሰብ ከቤት ተዘግተው የሚቀሩ አሉ። በዚህ በሶሻል ሚዲያ በተለይ በዚህ ብዙ ውድድርም አለ። ከህብረተሰብ ጋር ከጓደኝነት ጋር አንድ ለመሆን እኩል ለመሆን ብዙ ውድድሮች አሉ። ከዚህ ላይ በእውነት የሚያዳምጣቸው ብዙም አዳማጭ የላቸውም። አዳማጭ በሌለ ጊዜ ወደ ቁጣና ወደ እንደምናየው ስርዓት እየደረሱ ብዙ ችግሮች አሉ በአሁኑ ሰዓት።
0: ብዙ ችግሮች አሉ። ግን ይህን ችግሮች መፍታት የሚቻለው እንዴት ነው? እንደ አሁን እኛ እንግዲህ ኢትዮጵያ በነበርንበት ጊዜ ያስተዳደጋችን ሁኔታ ሌላ ነበር። አሁን ደግሞ ያለው ለየት ያለ ነው እና በምን መልኩ ነው በተለይ በእስራኤል ሀገር ልጅ ማሳደግ ከኢትዮጵያው የሚለይበት ሁኔታ? ለእርግጥ አሁን ኢትዮጵያ ነገሮች እየተቀየሩ ነው እና በምን መልኩ ነው መሄድ ያለብን? አንዳንድ ጊዜ ልጆችን የማቅረቡ ሁኔታ ውጤት ያመጣል የሚሉ አካላት አሉና እስኪ ከኢትዮጵያና እስራኤል ያለው ሁኔታ እያነጻጸርሽ ሙያዊ ምክርሽን ለግሽን።
3: እንግዲህ ኢትዮጵያ እንደሚታወቀው ተደደጋችን ለየት ያለ ነው። ከኛ ህብረተሰብ በእውነት ብዙ የእስራኤል ህብረተሰብ ሙሉ መማር ያስፈልጋል። ብዙ ጥቅሞችን ያገኛል ብዬ አምናለሁ። ምክንያቱም በኛ ህብረተሰብ መጀመሪያ ትልቅን የማክበር ሁኔታ አለ፣ አንድነት አለ፣ ስጦታ አለ፣ እምነታችን ጠንካራ ነው፣ ክብር እንደ ቤተሰብ። ከዛም ደግሞ የመንፈስ ጥንካሬም አለን እላለሁ። የመንፈስ ጥንካሬ የእስራኤል ሀገር ልጅ እንደምታየው ልክ እንደ እንቁላል ማለት ነው። አንድ ነገር ከተናገሩት ያቺ በቃ ትሰብረዋለች። ብዙ ያጋጥመኛል። በአንድ ቃላት ብቻ በትምህርት ቤት አስተማሪ በተናገረችው በዛ ወደኋላ በቃ በዛ ያኑና ወደኋላ የሚሉ ወይም ወላጅ ባለ ወይም ካካ ከጓደኞቻቸው ያሏቸው ቃላቶች ብቻ በቃ በዚህ ብቻ ወደኋላ ቀርተው በዚህ አምነውበት ብዙ ህይወታቸውን ወደኋላ አለ ሀሳባቸውን ህልማቸውን ወደኋላ የሚያደርጉ ልጆች አሉ።
0: እንዴ እንረዳቸዋለን ወይ በተለይ በኔ ኗር የሚባለው ታዳጊ ልጅ ከ12 እስከ 18 ያሉትን አንዳንድ ጊዜ እዚያ ሀገር የሚያሳልፉት ነገር እኛ እንረዳቸዋለን ወይ እንደ ባህሉ እንደዚያ ሀገር ሁኔታስ የነሱን ማንነት እንቀበላለን ወይ?
3: ይህ በጣም አነስተኛ ነው ብያምናለሁ በዚህ ላይ። ምክንያቱም እኛ ብዙ ስላሳለፍን እንደምታየው ሰጠኝ በሱዳን ሀገር ብዙ ጉዳት አድርሰው የመጡ ወጣቶች ራሱ ብዙ አይተው የመጡ ወጣቶች እናት አባት ቀብረው እህት ወንድም ቀብረው ብዙ ነገሮችን አሰቃቂ የሆኑትን ነገሮች አይተው ከዚህ ሀገር ደርሰው ግን በትምህርታቸው ጠንክረው ብዙ ደረጃዎች በጣም ደህና ደህና ከተባሉ ደረጃ የደረሱ እህት ወንድሞች አሉ። ይህንን ይዘን ማለት ነው የራሳችን ያሳየነውን ያለፍነውን ይዘን መጠን ከዚህ ያንን ተዋጠን ተምረንም ሆነ አልማችንም ስኬት አሳክተን በማለታችን ልጆቻችን በትንሹ አላደል ቅጣን ነው በዚህ እንዴት እንደዚህ ይሆናል በማለት የእነሱን ውስጣቸውን ችግራቸውን ለመረዳት ይከብደናል። እኛ ብዙ አሳልፈን ይሁሉ ጉዳት ደርሶን ግን እኛ የት ነን እንደናስተምሮን የት በደረስን ለምንድነው እናንተ እንድምትሆኑ ነው እንጂ ይሄ የውስጣቸው ችግሩን ለመረዳት በጣም ከዚህ ላይ እኛ ደካማን እንላለን።
0: አዎ ብዙ መረዳት ያስፈልጋል ማቅረብ ያስፈልጋል። እድሜያቸውም እኮ ራሱም ያመጣው ተጽኖ አለ እንግዲህ እንደሚባለው እኛም በዛ እድሜ ያለፍን ስለሆነ በዛው እኮ እኛም በእድሜያችን በወቅቱ ብዙ የረበሽንበት ብዙ ወላጅን አንታዘዝም ያልንበት ሁኔታ አለ ያንንም ማስተዋል አለብንና እንደው ወጣቶችን ታዳጊ ልጆችን መውቀስ ብቻ ሳይሆን በመንግስትም በወላጆችም አጠቃላይ ህብረተሰቡ በበቂ ሁኔታ ተሰርቷል ወይ የሚለውን ማየት አለብን።
3: አዎ ይሄ በጣም በእውነት ሁሉንም የሚነካ ነው። ሁሉንም በእውነት ሁሉም ተባብሮ ባለፈው እንደተነጋገር ነው ያው በእውነት ብዙ ባለሙያዎች ተጨምረውበት ጻድቅ ነው ተሰፋና ሁሉም ስራችን የት ነው እነዚህ ወጣቶች ለምንድን ነው አንድ ሰው አንድ ድርጊት የሚያደርገው ያንን ድርጊቱ ስላናደደው ወይም ደግሞ ጓደኛው ሆነ ስላበሳጨው ብቻ አይደለም ብዙ የተገነባ ከውስጡ ብዙ ብሶት ያለው ነው ያንን ብሶት ነው ወደ ውጭ አውጥቶ የሚያሳየው። እና እነዚህ ወጣቶች በአሁኑ ሰዓት የሚያሳዩን ድርጊት የሚያደርጉ ሁሉ በየቦታውም ትዕግስት ያጡበት እንደዚህ አድርገው ሁልጊዜ ጭው ይዘው የሚሄዱበት መንገድ ምንድነው የሚያስፈራቸው? ለምንድነው ይህን ደረጃ የደረሱበት? አንድ አይደለም ሁለት አይደለም እንደምናየው በየጊዜው ነው የምናየው በየቦታው ነው የምናየው። ይህ ነገር የሆነው በእኛ ስተት ነው የእኛ መንገድ ትክክል ነው ወይ አይደለም? ሁሉም በየሙያው መገንዘብ አለበት ከወላጅ ጀምሮ ማለት ነው። ይህንን የራሳችን ምን ነገር ቢኖር ነው ይህ እኮ የአንድ ልጅ ብቻ አይደለም ይሄ የተከሰተበት ምክንያት እንግዲህ ስህተት መኖሩ ነው እስከዛሬ እንግዲህ ያስተዳደግም ስህተት አመራርም ስህተት በመሆን ነው። ይህን ብለን ተገንዝበን የራሳችን መንገድ ማረምና ወጣቶችን ለመርዳት መዘጋጀት አለብን ሁሉም።
0: አዎ አዎ ችግር ሲደርስ አሁን እንትን ማለቱ አይደለም ስለ ችግሩ ማውራቱ መፍትሄ አያመጣም። ችግሩ ሳይደርስ ነው ብዙ መሰራት ያለበት ከልጅነታቸው አንስቶ መንግስትም ቢሆን አሁን ወላጆች ለልጆቻቸው በቂ ጊዜ እንዲኖራቸው በጀት መመደብ ልጆች ለምሳሌ አሁን እንግዲህ ያው እዚህ ሀገር መታወቂያ ነው ወጪው ብዙ ነው ለቤት ማሽካንታ ክፍያው ብዙ ነው ማህበራዊ ጉዳዮች አሉ ልጅን ማስተዳደር ለዛ ሁሉ ሲል ወላጅ ይሰራል። በሚሰራበት ጊዜ ደግሞ ብዙ ሰዓት ስለሚሆን ልጆችን ከቤት የሚንከባከብበት ሁኔታ ማይኖርምና ይሄንን መንግስትም እንዲያስብበት ይገባልና እንደው በአጠቃላይ ሁኔታ እንዲህ የወጣቶችን ግጭት ለማስቆም አሁን እኛ ባለንበት ደረጃ ቢያንስ እንኳን ነገሮች እስኪሻሻሉ ምን ማድረግ አለብን?
3: አሁን ባለንበት ሁኔታ ወጣቶችን በአንዳንድ ቦታዎችን እየታየ ነው እየተሰብሰበ እየተደረገ ትምህርት ቤት መሆነ በተለያዩ መድረኮች ስለዚህ ማለት ያለው
0: ትንሽ ስልኩ ይቆራረጣል። ስልክሽ
3: አሁን ይሰማል?
0: አዎ
3: እና አሁን ባለንበት ሰዓት እንግዲህ አንድ ቦታዎችን እየታዩ ነው ወጣቶችን እየሰበሰቡ በየትምህርት ቤትም ሆነ በተለያዩ መድረኮችም ሆነ በማጥናትም ሆነ እየሰበሰቡ ያለውን ሁኔታ ስለ እንዴት ለዚህ እንደተደረሰ በቃ መነጋገር አስፈላጊ ነው። ይሄ ነገር በቃ ለወደፊትም እንዳይቀጥል በተለው እንዲያቆም መሆን አለበት። ይሄንም ያየነው እንግዲህ ግን በቂ አይደለም። በየቦታው ባለሙያዎች አሁንም ቢሆን ጠንክረው ይሄን ነገር በተለው ሌላ እንደዚህ አይነት አንድ ቦታ እንዳይቀጥል ማቆም አለ። ከዛም ደግሞ እንግዲህ ለልጆች አሁን እንደተናገርከው ስራ ብቻ አይደለም የሰራ ነው ምንሰራው ምንለፈው ለማን ነው ለልጆቻችን ስንል ነው ልጅ ለማሳደግ ስንል ነው ሁሉ ነገር ለማሟላት ስንል ነው። አንዳንድ ሰው ማሽካንዳም ራሱ ሀብታሞች እንበል ሀብታሞች ዶክተሮች ሌሎቹ ሀብታም ብዙ ገንዘብ ያላቸው ሆነ ብዙ በቂ እንትን በቂ ገቢ ያላቸው ሆነ ማሽካንዳ ያላቸው ሆነ ልጅን ቁስሎ ለማሳደግ ጊዜና ቦታ አይሰጡም። ሌላ ሰው እንዲቆጣጠርላቸው ሌላ ሰው እንዲጠብቅላቸው ሁሉን ነገር በገንዘብ ነው የሚጫወቱት ማለት ነው። በስሜታዊ ከልጅ ጋር አይገናኙም። ይሄ ትልቅ ችግር ነው።
0: ማጣትም ማግኘትም ችግር አለው ነው።
3: አዎ አዎ ያጡ እንግዲህ ያን ለማሽካንታ ለማሟላት ሲባል ሁለት ሶስት ስራ እየተሰራ ልጆቻቸውን ለልጆቻቸው ጊዜ የለም። ያላቸው ደግሞ ለልጆቻቸው ቁጭ ብለው የሚያወሩ ከነ ልጆቻቸው ጋር የሚነጋገሩበትን ሰዓት ወደ ስራቸው ሄደው ለሌላ ሰው ጠባቂ መግዚት ነገር እናምን ያመጣሉ እና
0: የሁሉም ትብብር ያስፈልጋል።
3: አዎ
0: በጣም ጥሩ በጣም ነው እናመሰግን ወይዘሮ አገሬ መንግስቱ እንግዲህ በዚህ ምክርሽ ቀጥይበት እንላለን። መልካም ቀን።
3: መልካም ቀን።
0: ያው እንግዲህ መታሰቢያውም አለ ዛሬ ምሽትም ነገም እንግዲህ መገኘት ያስፈልጋል። እናመሰግናለን። ቻው የተከበራችሁ አድማጮቻችን የጧቱ ፕሮግራማችን እዚህ ላይ የተጠናቀቀ ነው። በፕሮግራማችን ለተሳተፉት ጋዜጠኛ ጋቢ ወርቁ ለሁለገብ ባለሙያ ጀንበር መንግስቴ የስነልቦና ባለሙያና ማህበራዊ ጉዳይ ሰራተኛ የሆነችው ወይዘሮ አገሬ መንግስቱ እንዲሁም ለቴክኒክ ባለሙያችን ሮኒ እንዳህን እናመሰግናለን። የጧቱ ፕሮግራማችን እዚህ ላይ ተጠናቀቀ። እዚህ ስቱዲዮ ፕሮግራሙን እየመራሁ ያስተናገድኳችሁ ሰጠኝ ዘመነ ነኝ። ቀን አንድ ሰዓት ደግሞ እንደገና እንገናኛለን። መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረን።

0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አላችሁ? ለቱ በብራውን ዘመና አቆጣጠር ዮመር ቢኢ ካፍ ዛይን በኢያር ታፍሽን በይባብ ደውራፓ ዘመን አቆጣጠር ሜይ 13 ቀን 2026 ዓመተ ምህረት እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 5 ቀን 2018 ዓመተ ምህረት ነው። የቀኑ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኒን ዳሃን ሲሆን የስቱዲዮ ተረኛ ተናጋጆች ሰጤ ዘመነ፣ ኢሻያ ወደጉና ረሃሚ መላዛናን በአካዳሚያ ማስተጀና። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ምሽት ስለ ደህንነት ጉዳይ ከመከላከያ ሰራዊት አዛዦችና የተወሰኑ ሚኒስትሮች ጋር የምክክር ስብሰባ እያካሄዳሉ ተብሎ ይጠበቃል። ሚኒስትር ኤሊ ኮሄን የእስራኤል ብሔራዊ የክነሰት ምርጫ መስከረም ወር መጀመሪያ አካባቢ ይካሄዳል የሚል ግምት ያላቸው መሆኑን ገለጹ። በሰባኛው የኢሮቪዥን ሙዚቃ ድርድር የሚካፈለው ድምፃዊ ናኦም ቤታን ትናንት ሌሊት ለፍጻሜ ውድድር አለፈ። እስራኤልና ሊባኖስ ነገ ሶስተኛውን ዙር የድርድር በአሜሪካ ዋና ከተማ ዋሽንግተን ዲሲ ያካሄዳሉ ተብሎ ይጠበቃል። በኢራን ላይ በጦርነት ሆነ ሌላ መንገድ አሜሪካ ናት አሸናፊ ሆነች ብለው ፕሬዚደንት ትራምፕ ተናገሩ የሚሉት ለሰዓቱ ካለ ዜና መካከል ዋና ዋናዎቹ ናቸው። ዝርዝሩን በሰጠ ዘመና
1: አመሰግናለሁ። ጋሽራሚም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ምሽት በደህንነት ጉዳይ ከጦር ሰራዊቱ አዛዦችና የተወሰኑ ሚኒስትሮች ጋር ስብሰባ ያካሄዳሉ ተባለ። የስብሰባው ዓላማው በዋናነት በየትኛው የደህንነት ጉዳይ እንደሆነ ባይገለጽም የተወሰኑ ሚኒስትሮች የሚሳተፉበትና የመከላከያ ሰራዊቱ ባለስልጣናት የሚገኙበት ስብሰባ ያካሄዳሉ። በስብሰባው ምክንያትም ጠቅላይ ሚኒስትር ኔታንያሁ በተጠረጠሩባቸው ጉዳዮች የክስ ፋይላቸውን በፍርድ ቤት የሚከታተሉት እስከ አንድ ሰዓት ተኩል ብቻ ነው ተብሏል። ሚኒስትር ኤሊ ኮሄን የእስራኤል ብሔራዊ የክነሴት ምርጫ በመስከረም ወር መጀመሪያ አካባቢ ይካሄዳል የሚል ግምት ያላቸው መሆኑን ገለጹ። ሚኒስትር ኤሊ ኮሄን ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ ቀጣዩ የክነሴት ምርጫ ከሶስት ወራት ተኩል በኋላ ይካሄዳል የሚል ግምት አለኝ። በሸባ ትምህርት ቤት የማይማሩ የሀሬዲም ወጣቶች በመከላከያ ሰራዊቱም ዘምተው ማገልገል አለባቸው። የእስራኤል ደህንነት ጥበቃ ጉዳይ የዘማች ወታደሮችን ቁጥር እንድንጨምር ያስገድደናል። አሁን ያለንበት ተጨባጭ ሁኔታ እንደሚያመለክተው የዘማቾች ቁጥር አነስተኛ ነው። በሶስትና አራት ዓመታት ውስጥ ከሰባት እስከ ስምንት ሺህ የሀሬዲም ወጣቶች የሚዘምቱበት ሁኔታ መኖር አለበት ካሉ በኋላ የሀሬዲም ፓርቲዎች ከሊኩድ ፓርቲ ጋር ያላቸው ቃል ኪዳን ይፈርሳል የሚል ግምት የሌላቸው መሆኑን ሚኒስትሩ ገልጸዋል። ይህ በእንዲህ እንዳለ የሀሬዲም ማህበረሰብን የሚወክሉት የፖለቲካ ፓርቲዎች የጥምር መንግስቱን ለመበተን ትላንት መዛታቸው ይታወሳል። የጥምር መንግስት የዘመቻ ህጉን እንዲያጸድቅ እየጠየቁ ያሉት የሀሬዲም ፓርቲዎች ለጥያቄያቸው ምላሽ ካላገኙ መንግስትን ለመበተን እየዛቱ ነው ተብሏል። በተለይ አጉዳት እስራኤልና ደጌላ ቶራ ፓርቲዎች ናቸው በዘመቻ ህጉ ዙሪያ ጠበቅ ያለ አቋም የያዙት ተብሏል። የሻስ ፓርቲ ከሌሎች ፓርቲዎች ጋር በመተባበር የጥምር መንግስቱን ለማፍረስ እንዳይሞክር ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥረት እያደረጉ መሆኑ ታውቋል። ምንም እንኳ የእስራኤል ብሔራዊ የክነሴት ምርጫ ሊካሄድ ከስድስት ወራት ያነሰ ጊዜ ቢቀርም የሀሬዲም ፓርቲዎች የዘመቻ ህጉ እንዲጸድቅ ይፈልጋሉ ተብሏል። በሰባኛው የአውሮፓ ሀገራት የሙዚቃ ውድድር ኢሮቪዥን የተካፈለው ድምፃዊ ኖዋም ቤታን ወደ ፍጻሜው ውድድር አለፈ። ኖዋም እስራኤልን የወከለው ሚሸል በተሰኘው ዜማው ሲሆን በሶስት ቋንቋዎች የተዘፈነ ዜማ ነው። ኖዋም ቤታን ዝግጅቱን ሲያቀርብ በነበረበት ወቅት ከታዳሚዎች የተቃውሞ ድምፆች ሲሰሙ ነበር። እስራኤል የፊታችን ቅዳሜ በሚካሄደው የፍጻሜ ውድድር በዚሁ ዘፈን እንደገና ትወዳደራለች። ከእስራኤል በተጨማሪ ሌሎች ዘጠኝ ሀገራትም ለፍጻሜው ውድድር አልፈዋል። ኖዋም ቤታን ስለ ውድድሩ ከካን ጋር ዛሬ ባካሄደው ቃለ ምልልስ ስለ ውድድሩ እንዲህ ገልጿል። ሙዚቃውን በማቅረቢያ መድረክ በጣም ተደስቻለሁ። የተሟላ ስራም ነበር። በመጀመሪያ አካባቢ የተቃውሞ ድምጾች ይሰሙ ነበር። ይሁን እንጂ በታዳሚዎች ፍቅር ወዲያው ችግሩን መቋቋም ችያለሁ። ብዙ የፍቅር ጥሪዎችን ሰምቻለሁ። ደስታም ተሰምቶኛል። ሙዚቃውን ነጻ ሆኜ በጥሩ ስሜት አቅርቤዋለሁ። በዘፈኑ መጨረሻም ለእስራኤል ሕዝብ ስዘፍና ስጮህ ተሰምቶኛል ብሏል ኖዋም ቤታን። በእስራኤልና ሊባኖስ መካከል ነገ ሶስተኛው ዙር ድርድር በአሜሪካ ዋና ከተማ ዋሽንግተን ይካሄዳል ተባለ። በሊባኖስ የንብረትና ድንበሮች ጉዳይ ኃላፊ ነዋፍ አልሞሳዊ ሊባኖስ ከእስራኤል ጋር በምታካሄደው ድርድርና ስምምነት ህዝበ ውሳኔ እንድታካሄድ ለፕሬዚዳንት ጆዜፍ አውን ጥሪ አቅርቧል። አልሞሳዊ ከካታሉ ከካታሩ አላረቪ ቴሌቪዥን ጣቢያ ጋር ባካሄደው ቃለ ምልልስ ፕሬዝዳንት ትራምፕ በሊባኖስ ፕሬዝዳንትና የእስራኤል ጠቅላይ ሚኒስትር መካከል ግንኙነት እንዲኖር እየጣሩ ነው። የሊባኖስ ፕሬዝዳንት ጠቅላይ ሚኒስትር ናታንያሁ እጃቸውን ለሰላም ከጨበጡ የሚያሳፍር ይሆናል። አሁን ህዝብን እየገደሉ ነው። እጃቸው እንደማለበት ሰውየው ቤቶችን ያፈርሳሉ፣ መሬትንም ተወሮ ይገኛል። በመጨረሻም የጥቃት ፈጻሚው ተባባሪ ትሆናለህ ብሏል አልሙሳዊ የሀገሪቱን ፕሬዝዳንት ጆሴፍ አውንን። ይበንዲ እንዳለ እስራኤልና ሊባኖስ ያካሄዱ ያሉትን ድርድርም ሆነ ካውም በፊት የደረሱበትን የተኩስ አቁም ስምምነት ህዝበላ ውቅና የማይሰጠው መሆኑን ማስታወቁ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ በጦርነት ሆነ በሌላ መንገድ አሸናፊ ናት በማለት ተናገሩ። ፕሬዝዳንት ትራምፕ በቤተ መንግስታቸው ለጋዜጠኞች በሰጡት መግለጫ አሜሪካ በኢራን ላይ በማንኛውም መንገድ አሸናፊ ናት፣ ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም፣ ይህን ኢራናውያንም ያውቃሉ፣ ለዚህም ተስማምተዋል ብሏል። በአሜሪካና ኢራን መካከል ስለተደረሰው የተኩስ አቁም ስምምነት ትራምፕ ተጠይቀው ሲመልሱ ሁኔታውን ወደፊት አጤንበታለሁ፣ ወታደራዊ ኃይላቸውን አንኮታኩተነዋል፣ በባህር ክልላቸው ላይ የተጣለው ገደብ በጥሩ ሁኔታ እየሰራ ነው፣ በዚህም ሆነ በሌላ መንገድ ጥሩ ሁኔታን ያመጣል ብለን እናስባለን ብለዋል ፕሬዝዳንት ትራምፕ። ኢራን የሚሳኤልና የማስወንጨፊያ ስርዓቷን በአብዛኛው ማደሷን የኒውዮርክ ታይምስ ጋዜጣ ዘገበ። የኒውዮርክ ታይምስ ጋዜጣ አሜሪካን መረጃ ድርጅት ዋቢ በማድረግ እንደዘገበው ከሆነ ኢራን 70% የሚሆኑ ማስወንጨፊያዎችና ሚሳኤሎችን እንደገና ለዘመቻ አዘጋጅታለች፣ እንዲሁም 90% የሚሆኑ የምድር ዋሻ ማስወንጨፊያም ተዘጋጅቷል ብሏል። የኒውዮርክ ታይምስ ጋዜጣ በተጨማሪ እንደዘገበው ኢራን በሆርሙዝ አካባቢ ካላት 33 የሚሳኤል ማስወንጨፊያ ቦታ 30 የሚሆኑትን ወደ ስራ ስለመለሰች በአሜሪካና በአካባቢው በሚያልፉ መርከቦች ላይ ስጋት ይሆናል ብሏል። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቄል ከ91 አጉሮት ሲመነዘር አንድ ዩሮ በ3 ሸቄል ከ42 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ቀን

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
0: የተከበራችሁ አድማጮች ጤና ይስጥልን እንደምን አመሻችሁ። እለቱም እንደ ዕብራውያን ዘመን አቆጣጠር ካፍ ባብ በኢያር ታፍሽን ፔ ባብ እንደ አውሮፓ ዘመን አቆጣጠር ሜይ 13 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሮብ ግንቦት 5 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዛሪፍ ሳሊም የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሳቱን ዜናም ሳምንታዊ የስፖርት ፕሮግራም እንዲሁም የቃለ ምልልሱም በተለይ በነገው ዕለት ነው በሱዳን ምድረ በዳ በጉዞ ላይ እንዳሉ ወደ ቅድስት ኢየሩሳሌም ለመድረስ መንገድ ላይ የቀሩ ወገኖቻችን መንግስታዊ የመታሰቢያ ስነ ስርዓት ጋር በተያያዘ በሱዳን የስደተኞች መጠለያ ኡምራ ኩባ በተባለው ሰፈር ላይ በየቀኑ በርካታ ሰዎች ሲሞቱ ነበርና እነሱን በመቅበር ኃላፊነት ወስደው ከሰሩ መካከል እንዴት ስራው እንዴት ነበር በባዕድ አገር ከሚል ቃለ ምልልስ ይኖረናል። ቆይታችሁ እኛ ጋር ይሁን። አሁን የሳቱን ዜና እናስቀድም። በቅድሚያም አርዕስተ ዜና፣ ፕሬዝዳንት ሄርጾግ ጠቅላይ ሚኒስትሩ በተከሰሱበት ጉዳይ የጠቅላይ አቃቢ ሕግ አመራር እንዲከተሉና በፍርድ ችሎቱ ላይ እልባት እንዲያገኝ ወደ ድርድር እንዲስማሙም ጠየቁም። በጥምሩ መንግስት በተከሰተው የፖለቲካ ቀውስ ምክንያት ጥምር መንግስት ክነሴቱን ለመበተን እየሰራ መሆኑ ተገለጸ። በመከላከያ ሚኒስቴር ዋና ኃላፊ የሚመራ የእስራኤል የጸጥታ ልዑካን ቡድን በኢራን ለሚደረገው ጦር ዘመቻም ዝግጅትን በተባበሩት የአረብ ኤምሬትስ ጎበኘ። የእስራኤልና የሊባኖስ ውይይት ነገ በአሜሪካ ዋና ከተማ ዋሽንግተን ሊካሄድ ነው ተባለ። የመከላከያ ሰራዊት በደቡብ ሊባኖስ በሂዝቡላ የጦር መሳሪያ ተቋማት ላይ ያደረሰውን ተከታታይ ጥቃት አጠናቀቀ። በደቡብ አሜሪካ ፓናማ ውስጥ አንዲት የእስራኤል ዜጋ በመኪና አደጋም ሕይወቷን አጣች። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። በናታንያው የፍርድ ሂደት ውስጥ እልባት የሚገኝለት እድል የመንግስት የህግ አማካሪዋ ከጠቅላይ ሚኒስትሩ የመከላከያ ጠበቆች ጋር ለመደራደር ፍላጎት እንዳላቸው ከገለጹ በኋላ ፕሬዝዳንት ኢሳቅ ሄርጾግ በተወሰደው እርምጃም እንዲስማሙ ለናታንያውን ጠየቁም። ፕሬዝዳንት እንደተናገሩት ትክክለኛ መንገድ በተቻለ መጠን ግንዛቤዎችና ከቀረቡት የመግባቢያ ጉዳዮች መቀበል መስማማት ተገቢ መሆኑን አምናለሁ ብለዋል። በጥምሩ መንግስት የፖለቲካ ቀውስን ባስከተለው የሃርዲን ፓርቲ ምክንያት ተከትለው ክነሴት አስቀድሞ የመበተን ሂደት ተቃዋሚ ፓርቲዎች በመሪነት ከሚሰሩት ፈንታም ጥምር መንግስት እሱ ራሱ ክነሴትን የመበተን ሂደት ለማፋጠን እየሰራ መሆኑ ተገለጸ። አንድ ከፍተኛ የጥምር መንግስት ባለስልጣን ለቃል አቀባያችን ዲክላ አሮን ሺፍራን እንደተናገሩት ይህ ሂደትም ለመቆጣጠርና የጊዜ ሰሌዳ ለማስያዝ ያስችለዋል። እንደርሳቸው ገለጻ ጥምር መንግስት ምክር ቤቱን የሚፈርስበት ረቂቅ እስከ መጪው ረቡዕ ድረስ ሊያቀርብ ይችላል። ክነሴት በዚህ ወር ከተበተነ ይህ ማለት ምርጫ የክነሴት ብሔራዊ ምርጫ የሚካሄደው በሴፕተምበር ወይም መስከረም አንድ ቀን ይካሄዳል ማለት ነው። የመጀመሪያ ይፋ የሆነ ዘገባ እንደሚያሳየው በመከላከያ ሚኒስቴር ጽህፈት ቤት ዋና የስራ አስፈጻሚ ኃላፊ አሚር ባራም የተመራ የእስራኤል የጸጥታ ልዑካን ቡድን በኢራን ለሚደረገው የጦር ዘመቻ የተባበሩት የአረብ ኤምሬትስ ጎበኘም። የልኡካን ቡድን አባላት በአቡዳቢ ከመከላከያ ሚኒስተር ከሀገሪቱ የመከላከያ ሚኒስተር ከፍተኛ የስራ ኃላፊዎች ጋር መወያየታቸውን ወኪላችን ኢታይ ብሉመንታል ዘግቧል። ዛሬ ለመጀመሪያ ጊዜ ይፋ የሆነው ዘገባ የሻባክ ድርጅት ኃላፊ ዳቪድ ዚኒ ከኢራን ጋር ጦርነት ወቅት ባለፉት ቅርብ ሳምንታት በተባበሩት አረብ ኤምሬትስን ጎብኝተዋል። ከሐማስ ጋር በተደረገ ቀውስና በአዛም ዳግም ጦርነት ሊነሳ በሚችልበት ሁኔታ ጠቅላይ ሚኒስትር ቢንያሚን ናታንያሁ በኢየሩሳሌም በሚገኘው ቢሮአቸው ከአዛም የሰላም ምክር ቤት ከፍተኛ ኃላፊ ኒኮላይ ሚላዴኖቭ እና ቡድኖች ጋር ተገናኝተው ተወያዩ። ቃል አቀባያችን ግሊኮ እንደዘገበችው ይህ በአንድ ሳምንት ውስጥ በሁለት መካከል ተገናኝተው በጉዳዩ የተወያዩት ለሁለተኛ ጊዜ ነው። የመከላከያ ሰራዊት በደቡብ ሊባኖስ በሂዝቡላ የጦር መሳሪያ ተቋማት ላይ ያደረሰውን ተከታታይ ጥቃት አጠናቀቀም። የመከላከያ ኃይሎች በሚንቀሳቀሱበት አካባቢና ወደ እስራኤል ግዛት ያነጣጠሩ የሮኬት ማስጨፊያ መሳሪያዎችም አውድመዋል። በሊባኖስ የአየር ኃይል ባደረገው ጥቃት ሕፃናትን ጨምሮ 9 ሰዎች ዛሬ መሞታቸውን ተዘግቧል። ሶስተኛው ዙር የእስራኤልና የሊባኖስ ውይይት ነገ በዋሽንግተን ሊካሄድ ነው ተብሏል። በሰሜኑ ክፍል የላይኛው ጋሊል ክልል አስተዳደር ሸንጎ ምክር ቤት ኃላፊ አሳፍ ላንግልባን በካንረሸት ቤት ሬዲዮ እንደተናገሩት በአስር ሺዎች የሚቆጠሩ የሰሜኑ ነዋሪዎች በቋሚ ፍርሃትና ስጋት አስቸጋሪ የኢኮኖሚ ችግር ውስጥ ይኖራሉ። መንግስትም በከፍተኛ ሁኔታ ተችቷል። የመከላከያ ሚኒስትር በችግር ላይ ከሚገኙ የሰሜኑ ክፍለ ሀገር ህብረተሰባችን ጋር አይገናኙም በማለትም ወቅሰዋል። በደቡብ አሜሪካ ፓናማ ውስጥ አንዲት የእስራኤል ዜጋ በመኪና አደጋ ሕይወቷን አጣች። በርካታ እስራኤላውያን ከባድ እና መጠነኛ ሁኔታ ቆስለዋል። በአካባቢው ወደሚገኝ ሆስፒታል ተወስደዋል። ቃል አቀባያችን ቬሬድ ፔልማን እንደዘገበችው ባላ ቾራራ አካባቢ በደረሰ አደጋ አውቶቡስና አንድ ሚኒባስ ተጋጭተው ነው። የፈረንሳይ ባለሥልጣናት በኖሮ ቫይረስ በተሰኘ ተላላፊ በሽታ ምክንያት አንድ ተሳፋሪ ከሞተ በኋላ በቦሮዶ ባህር ከ1700 በላይ ተሳፋሪዎች በመርከብ ተሳፋሪዎችና መርከበኞች ከሌላ ሕዝብ ጋር እንዳይገናኙ አገዱ። አምቢሽን የተሰኘ መርከብ ትናንት ቦርድ ወደብ ደርሷል። አንድ የ90 ዓመት ተሳፋሪ ሲሞት ሌሎች 50 የሚሆኑ ሰዎች ደግሞ የኖርቫ ቫይረስ ምልክቶች ታይቷል። ቃል አቀባያችን ኢታማር ማርጋሌት እንደዘገበው ኖር ቫይረስ የጨጓራ እጢ አይነት መሆኑን አስተውሏል። ማስታወክና ተቅማጥ ያስከትላል። በጣም ተላላፊ በሽታ እንደሆነም ተገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በሁለት ሸቀል ከ90 አጉሮት ተለወጠ። የዩሮ የአውሮፓው ዩሮ አንድ ዩሮ በሶስት ሸቀል ከ40 አጉሮት ተለውጧል። ስናየው የዶላርና የሸቀል የዶላር ዋጋ እየወረደ መሆኑ ነው የሚያሳየው። የአየር ጸባይ ሁኔታ ትንበያ ነገ ሐሙስ ከሰነበተው ሙቀቱ ከፍተኛ ሆኖ በአብዛኛዎቹ የአገሪቱ አካባቢዎች የሚወብቅ ሞቃታ ይሆናል። ይሁን እንጂ ነገ ማምሻውን በተለይ በሰሜኑ ክፍለ ሀገር አልፎ አልፎ ይዘንባል የሚል ግምት አለም። ከነገ በስቲያ አረብ የሙቀቱ መጠን በጣም ቀንሶ ቀዝቃዛማ ይሆናል ተብሎ እንደሚጠበቅ የአየር ጸባይ ተመራማሪዎቹ ገለጹ። ዜናው አበቃ።

የተከበራችሁ አድማጮቻችን ያዳመጣችሁት ሙዚቃ በድምጻዊ ድሮር መኳንንት ነው። በእውነቱም ስለ ኢየሩሳሌም ቅድስት ኢየሩሳሌም በተመለከተ ነው። ነገ የሙታን መታሰቢያ ስነ ስርዓት የሚሆንበት ቀን ነው። ነፍሳቸውን ይማርና ነገ ሁለት የሚከበር በአንድ በኩል የሙታን መንግስታዊ የመታሰቢያ ስነ ስርዓት፣ ከዚሁም ደግሞ በነገ ሁለት ኢየሩሳሌም በስድስት ቀን ጦርነት የተዋሃደችበት የኢየሩሳሌም ቀን የሚከበርበት ቀን ስለሆነ ጉዞ ህይወትም የጠፋበት ወደዚች ጽዮን ኢየሩሳሌም ለመድረስ አያት ቅድመ አያቶቻችን ወደ ጸለዩባት ሀገር ለመድረስ ሲሉ ነው። እንግዲህ የሙታንም መታሰቢያ ስነ ስርዓት መቼም የህይወት ሀዘን ደስታ የተፈራረቀበት ስለሆነ በአንድ ቀን ነው የሚከበረው እና ከዚያ ጋር የተያዘ ነው ዜማው። አሁን ደግሞ ሳምንታዊ በባልደረባችን ሰጤ ዘመነ የሚቀርበው ሳምንታዊ የስፖርት ዝግጅት እንሆ።

0: ሳምንታዊ የስፖርት ፕሮግራማችን ነው። በዛሬው ስፖርት ፕሮግራማችን ከአትሌትና አሰልጣኝ ዙዋር ወይም ወርቁ ዚምሩ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን፣ እንደምን አለ አቶ ዙዋር?
1: ጤና ይስጥልኝ።
0: እኔ ደህና ነኝ፣ በጣም ነው የምናመሰግን።
1: እኔም በጣም አመሰግናለሁ ለዚህ ፕሮግራም ስለያቀረባችሁ በጣም አመሰግናለሁ።
0: እናመሰግናለን። እንግዲህ አንተ ስመጥር ነህ፣ በእስራኤል የአትሌቲክስ ዘርፍ ውስጥ በአሰልጣኝነት በጣም ትታወቃለህ። ከዛ በፊት አትሌት ነበርክ እና እንደው እስኪ ዙዋር ዚምሩ ማን ነው ለሚሉ በአጭሩ ነው ስለ ራስህ ትንሽ ግለጽልን።
1: እኔ ከ1997 ጀምሮ በአትሌቲክ ስሰራ ኑሮ ያለው አትሌቲክን ስሳተፍ ኑሮ ያለው መጀመሪያም የጀመርኩትም ከአጭር ርቀት ነው የጀመርኩት። 500 እና 800 ነው ስሮት የነበረው እና በኋላ ነው ወደ ረጅም ፍልጌን የቀየርኩት ማለት ነው። ማለትም ወደ ማራቶን እና ወደ 10,000 ወደ ሀፍ ማራቶንም የተቀየረው ከውትድርና በኋላ ነው። ናታኒያ አካባቢ ነው የምኖረው። ቆም ትምህርት ቤት ነው የተማርኩት። ከዛ ነው ስፖርትን የጀመርኩት። አብ የጀመርኩት ከዛ ነው ቆም ትምህርት ቤት ከሚባል
0: ጥሩ ነው
1: ጀምሬ እንደገና ወደ ዊንጌድ መጣሁ። ዊንጌድ አንድ አመት ማጉሩት ምናምን እንደዚህ ለማሟላት ተብሎ አንድ አመት እዚህ ኖር ያለው ከአንድ አመት በኋላ ወደ ውትድርና የገባሁት ማለት ነው።
0: በጣም ጥሩ ነው። እንግዲህ እንደምናውቀው አትሌት ሯጭ የሆነ ሰው ያው እድሜ ትንሽ ጨመር ሲል ወደ አሰልጣኝ ይሆናል። በእግር ኳሱም እንደዛ ነው እና እንደው ከዛ በፊት አንተ በሩጫው ብዙ ተሳትፈሃል። እንደው የምታስታውሳቸው ጎላ ጎላ ያሉ ውጤቶች አሉ አንተ እንደው በደንብ የሚገልጹህ?
1: አዎ ብዙ አሉ። መጀመሪያ የምንጀምረው ከዚህ ከእስራኤል ሀገር ነው። እስራኤል ሀገር 4 ጊዜ ማራቶን ሻምፒዮን አሸናፊ ነው። 4 ጊዜ በቲቤሪያ አሸንፍ ያለው። ከዛ ተርፎ ደግሞ ውጭም ተወዳድር ያለው ኤሮፕ ሻምፒዮን ተሳትፍ ያለው፣ አለም ዋንጫም ተሳትፍ ያለው፣ ኦሊምፒክ 2012ም ተሳትፍ ያለው 2012 እነዛ ውድድሮች አሁን ለምሳሌ ዓለም ዋንጫ እና ኦሊምፒክ ትልቅ ደረጃም ማንገባም ግን መሳተፉም ተሳትፈናል። ትልቅ ደረጃም አልገባውም ግን በዛ
0: ብዙ ተሳትፏል። ራሱ በኦሎምፒክ እኮ መሳተፍ ትልቅ ነገር ነው ይባላል። ይሄ ምንድነው ሚኒማ ማሟላትን ይጠይቃል አይደለም? ዝም ብሎ ሁሉም እንደፈ
1: ማንኛውም አትሌት አይደለም። ኦሎምፒክ መድረስ ማለት ማንኛውም አትሌት አይደለም ኦሎምፒክ የሚገባው። የተለያ ሚኒማም ካላሟላ እኮ ከዛ ልትገባ ከዛ ልትደርስም አችልም። ኦሎምፒክ በጣም በጣም በጣም ከባድ ነው። ኦሎምፒክ ለመግባት ሚኒማም አሁን ለምሳሌ ጓደኛ አንድ ጓደኛ አሁን ኤና ቢ የሚባል ነበር ግዛት ዮሴፍ ይባላል። እኔ አሁን ለምሳሌ 2:14 ሲሆን 2:14 ከ28 ነው የሮጥኩት። ግዛት ዮሴፍ 2:15 ከ05 ነው የሮጥ። አሁን ለምሳሌ ሚኒማሙ ኤና ቢ የሚባል ነበር። አሁን የእኔው ኤ ሆነ፣ የእሱ ደግሞ ቢ ሆነ። እኔ ኤ ስለነበርኩ እኔ ብቻ ነው የሚሄደው ተብሎ እኔ ነው የተመረጥኩ። እሱ በአምስት ሰከንድ ብቻ ነው እንትን ሳይወዳደር ሳይሳተፍ የቀረ ማለት ነው። እና እዛ ኦሊምፒክ ለመግባት ማለት አንተ ብዙ ጥረት ታደርጋለህ፣ ብዙ ውጣ ውረድ ታደርጋለህ፣ ብዙ ትሬኒንጎች የምትሰራው ብዙ እንትን ያንን ሚኒማም ለማሟላት ብዙን ከፍለው ክፍያ ብዙ ነገር ነው። በጣም
0: እና ደግሞ ማራቶንን ያክል መሮጥ ራሱ ቀላል ነገር አይደለም። ሲያስቡትም ይደክማል። እናንተ
1: ሁለት ሰዓት ምናምን እኮ በአየር ላይ መቆየት እኮ በጣም በጣም ከባድ።
0: በጣም
1: ለሰው ለሚታየው ለሰው ለሚያየው ቀላል ይመስለዋል። ሩጫ ምን ቀላል አይደለም። ሩጫ ብዙ ዋጋ የምትከፍልበት ነው። ሩጫ ማለት እንዲሁ ከምድር ተነስቶ የሚሮጥ አይደለም። ብዙ ቴክኒኮች ያሉት ብዙ ነገሮች የምትሰራቸዋለን። እነዛን እዛ ይህን አላማን ለማሳካት ብዙ ነገሮች የምትከፍላቸዋል። ከጓደኛም ትርቀዋል፣ ከቤተሰብም ትርቀዋል። ርቀ ነው ሁሉን ነገር በየጊዜው የምታደርገውን ነገሮች ሁሉ እነዛን አስወግደ ትኩረት ሰጥተ የምትሰራበት ማለት ነው።
0: አዎ ብዙ ነገር ትተዋል ለዚህ ለስፖርቱ ስትለው። እንግዲህ ሯጭ ነበር፣ አትሌት ነበር። ከዛ በኋላ ደግሞ ወደ አሰልጣኝነት ተመለስክና ስንት ጊዜህ ነው ስንት ዓመት ነው የምታሰለጥን? ከአሁን በፊት ያሰለጠንካቸው እነማን አሉ? አሁንስ እነማን ነው ያሳለጠንክ ያለው?
1: ተናገራችሁ ታያ ጠና የጀመርኩት ገና ስፖርተኛ ያለውን መቆን በቆን ነው መቃከ ጎን በቆን እየሰራው ነበር እና 2010 ነው ማም የጀመርኩት። እነዛ ገና አዲስ ገቢዎች ነበሩ 6 አመት 7 አመት ነበሩ እንትኖቹ ልጆች የጀመርኩት እነሱ ጋር ነው መጀመሪያ። እነሱ ሚኖር የነበረ ወደ ፔታቲክባ ምናምን የነበሩ ግማሾች ፔታቲክባ፣ አንዱ ደግሞ ፋርሳባ ሚኖር ነበር፣ አንዱ ሃይፋ ነው የሚኖር የነበረ እና አንድ የኛ የክለብ ኃላፊ የሚባል ኃላፊ ነበረ እንደ አሰልጣኝም እንደ አማካሪም አብረን ስንሰራ የነበረ አምኖን ጉር ነው ይባላል። እሱ ብዙ ሰውትን ለኛ ከፍሏል፣ ብዙ ዋጋዎች ብዙ ነገሮች ያደርጓል ማለት ነው። ለእኔ ስራና ለእኔ ውጤት ደግሞ ትልቅ አስተዋጽኦ ያደረገ እሱ ነው አምነን ጉሩ ማለት። በሱ ድጋፍና በሱ ላይ ነው ደረጃ የደረስኩት። ከዚህ ደረጃ የደረስኩት ኦሊምፒክም የደረስኩት ዓለም ዋንጫ የደረስኩት በሱ ድጋፍና በሱ እርዳታ ማለት ነው። እሱ ሰውዬ ለእኔ ብቻ ሳይሆን ለብዙ ኢትዮጵያኖች ስፖርተኞች በዛም ጥሩ ስራ ተሰርቷል ማለት ነው። በሰማይ ነፍሱን ይማረው እንጂ በጣም ጥሩ ስራ የሰራ ሰው እኛ ብሱ መሳውትነት አድርጓል ማለት ነው። ለምን መጀመሪያ የክሊታት ኦሊምን ኃላፊ ነበረ፣ ቪንጌድ ቢሮ ቪንጌድ ነው የነበረ። እኔ ማውቀውም ከዛ ቪንጌድ ውስጥ ነው ቪንጌድ እንደመጣው ነው የምንተዋወቀው የተዋወቁት እና በሱ ላይ ነው እነዚህን ስፖርተኞች የጀመርነ። እነ ግርማ አማረ ይባላሉ፣ እነ አይምሮ፣ እነ ተሰማ ሞጎስ፣ እነ ሙከት ፈተነ፣ እነ አዲሱ ነጋ፣ ብዙ ብዙ ነበሩ አብረው በአንድ ላይ ሆኖ ግሩፕ ፈጥረን እናሰራቸው የነበረ። እነዛ ልጆችም ዛሬ ትልቅ ደረጃ ደርሰው ውጤታማ ሆነው እስራኤልን ወክለው በብዙ ውድድሮች ዓለም ላይ የተወዳደሩ ናቸው። አንደኛውም ራሱ እንኳን ባለፈው ዓመት አራተኛ ወጥቷል በዓለም ሻምፒዮና። አይምሮ ዓለም ይባላል። በጣም ጎበዝ ልጅ ነው። በጣም በጣም ትልቅ ዲስፕሊን ያለው ልጅ ነው። ልጁ በጣም ሰው የሚያከብር ነው። ስራ በስ በስራ ደግሞ ታታሪ ነው። ጎበዝ ነው። በጣም ፈክቶ ነው የሚሰራው። ባለፈው ዓመት አራተኛ አሜሪካ ማራቶንም አሸንፏል። እንዴ
0: በጣም ጥሩ ነው። አሁንስ እያሰለጠንካቸው ያሉ እነዚህ ናቸው እና አይምሮ ወይስ ሌሎችም አሉ?
1: እነሱ ሁሉ አሁን ግማሾች በቃ ግርማ አቋመ ቆይቷል። እነ ሙከት ፈጠነም እዛም ሙሉ ሰው ምናምን ሙሉ ሰው ዳንኤል የሚባለው እነሱ ሁሉም ከአቋሙ ቆይተዋል። አሁን ያሉት ሁሉም ተበታትኗል ማለት ነው። የቀሩ ከኔ ማሰለጥ ናቸው ሁለት አትሌቶች ብቻ ነው ያሉ እና ታዳጊዎች ገና ማሰለጥ አሁን ዳሲም ትምህርት ቤት ነው የምሰራው እዛ ሰለጥናለው። ታዳጊ ገና ታዳጊ ወጣቶች እና ፕሮፌሽናል ስፖርተኞች ሁለት ናቸው ያሉ ታየውና ጎዳዳ የሚባሉ
0: እነሱም ውጤታማ ናቸው። ከአሁን በፊትም ቃለ ምልልስ አድርገንላቸዋል። በጣም ጥሩ ነው ዘዋር። እንግዲህ ታዳጊ ልጆችን ደግሞ መቅረጽ ያስፈልጋል። ብዙ ትሰራለ ወደፊት ብለን እናስባለን። እስካሁን የተሰራውም ብዙ ነው። እንዲያው ስታስበው አሁን ባለው በተለይ በአትሌቲክሱ ዘርፍና ከኛ ህብረተሰብ አንጻር እንግዲህ ተሳትፎ ከፍተኛ ነው እንደምናየው በሩጫው ዘርፍና፣ እንዲያው ችግሩ ፈተናው ምንድን ነው ትላለህ ለእኛ ወጣቶች?
1: ችግር ብዬ እንኳን አልጠራውም። አሁን ምን መሰለ እንትን አንዳንዴ ከኛ ህብረተሰብ ውስጥ አሁን ስለ ስፖርት ጠለቅ ብለን አናውቅ ማለት ነው። ከቤተሰባችንም ከሁላችንም ብንነሳ በደንብ ጠለቅ ብለን ስለማናውቅ ወደዛም ለመገፋፋት ልጆቻችን ይገድመናል። በዛ ምክንያት ነው ብዙ ስፖርተኞችን የማናየው በእስራኤል ሀገር እንደ ኢትዮጵያ አይደለም። ኢትዮጵያ እንደ ኬንያ አይደለም። ኢትዮጵያ፣ ኬንያ አሁን ለምሳሌ በጣም በየቦታው ስትሄዱ ብዙ ስፖርተኛ አለ። በየቦታው ስታያለ ስፖርተኞችን ያን ይገፋፋል፣ ያን ያነሳሳል። የሚያነሳሳና አሁን ለምሳሌ በየከተማው ለምሳሌ ትራክ ምናምን እንደዚህ ቢኖር ነው አንድ ልጅ በዛ ስፖርተኞችን የሚሰራውን ስፖርተኞች ሲያይ ያን ነገር ሊያንቀሳቅሰውና ሊያነሳሳው ይችላል ማለት ነው። ሁለተኛ ደግሞ የቤተሰብ ድጋፍ ደግሞ ያስፈልጋል። ቤተሰብ ድጋፍ ማለት በቃ ቤተሰብ ይገፋፋና ሞራል ሲሰጥህ ወደዛ ነገር ትኩረት ትሰጣለህ፣ ወደዛ ነገር በጣም ፈቅተህ ትሰራለህ ማለት ነው።
0: በጣም እዚህ ላይ ይጎለናል ብዙ የማበረታታት እንደው የመደገፍ ሞራልም ሆነ በገንዘብ የመደገፍ ሁኔታ በጣም እንደሚጎልድ ነው የሚነገረው። ስፖርተኞችም ራሱ አሁን አንተ እንዳልከው ነው የሚናገሩት። እና እንደው ለወደፊት በዚህ ለተሰማሩ ምን መሆን አለበት ውጤታማ እንዲሆኑ?
1: አንደኛ ምን መሰለህ፣ አንደኛ በየከተማችን የስፖርት ፕሮጀክት በዚህ ማቋቋም ያስፈልጋል። እዛ ፕሮጀክት ስፖርት ጋውን ለምሳሌ ለብዙ ነገር ጠቃሚ ነው ማለት በጣም በጣም በጣም በጣም ለሁሉ ነገር የሚጠቅም ለሁሉ ነገር የሚያገለግል ስፖርት ነው። ማንኛውም ስፖርት ልትሰራ ስፖርተኛ ዲሲፕሊን እና እንደዚህ ኖርማል ሰው ብታወራ የተለያየ ካነጋገራቸው ከሁሉም ነገር ብታያቸው ብታነጣጣቸው ይለያያል ማለት ነው። ስፖርት ማለት ብዙ ነገር ይሰጣል ማለት አንደኛ የራስን ዲሲፕሊን ይሰጣል። ትምህርት በቃ ከሰው ጋር አጋጭም ብዙ ነገር ፈተና ውጣና ውረዱን መሸነፍና ማሸነፍን የምትማርበት ነገር ከዛ ነገር ሰርተህ እንኳን አንዳንዴ እኮ ውጤታማ ልሆን ስትል ከዛ ብዙ ነገር እየተማርክበት ነው። ለወደፊት ለውትድርናም ራሱ እያገለግላል ማለት ነው። ለወደፊቱ ለራስ ለህይወት እንኳን ትልቅ ጥቅም የሚሰጥ ማለት ነው። ብዙ ነገር ያስተምራል ማለት ነው። ስፖርት አሁን ለእኔ ለምሳሌ እኔ ከነበርኩበት ቦታውን ለምሳሌ በወስጡ ከጓደኞቼ አብረው የነበሩ ጓደኞቼ አሁን ለምሳሌ አልኮል የምንውሰድ ሲጋራ ምናምን እንውሰድ ይሄ እንትን በየቦታው እንደዚህ አሁን ለምሳሌ ትምህርት አቋርጦ ምናምን እንደዚህ የማይማሩ ሌላ ነገሮችን ለምሳሌ ባለፈው ከዛ ጥቅማ የሞተው ልጅ ማለት ነው። ከእንደዚ አይነት እኮ የሚያወጣ ነው። ከእንደዚ አይነት ነገሮች የሚያወጣ ነው። ለምን ስፖርት ስትሰራ ስፖርት ሰርተ ስትገባ እረፍት ያስፈልጋል። አንደኛ ትደክማለህ፣ ሁለተኛ ደግሞ እረፍት ያስፈልጋል። ለነገ ትሬኒንግ ታስባለህ። ስለዚህ እነዚህን ነገሮች አሁን ለምሳሌ በየከተማችን እነዚህን ትምህርቶች ብንሰጥ እና እነዚህን ነገሮች እናሳድገው ትልቅ ለውጥ ያመጣል ብዬ ያስባለሁ።
0: በጣም በጣም ትልቅ ለውጥ ያመጣል። በዚህ እንግዲህ እንግፋበት ነው የምንል። እንግዲህ በመንግስትስ በኩል እንደው ለስፖርት ለተሰማሩት በቂ ድጋፍ አለ ወይስ የራስ ጥረት ያስፈልጋል?
1: አዎ፣ ውጤታማ ስትሆን ሁሉም ድጋፍ ይሰጥ። ለውጤት አንገል ቦታ ነው እንጂ ውጤታማ ስትሆን ብዙ ድጋፎች ይሰጣል።
0: ፈላጊ ብዙ ነው።
1: ፈላጊ ብዙ ነው። የዛኔ ውጤታማ ስትሆን ከውጤት አንግል ስትሆን ወንድም አለ መጀመሪያ ከዛ ከደረስክ በኋላ እኮ የዶራ ሁሉ ሰላም ሊል ይችላል። ከዛ ለመድረስ ነው ዋናው ነገር። እንዴት ነው ማደርስ ብለህ መንገዱ የምታሰምርለት መንገዱ መጀመሪያ ካላሰመርክለት ከዛ ደረጃም ለመድረስ ይከብደዋል።
0: በጣም ልክ ነህ።
1: ግን እንዴት ብለን ነው ኮትኩተን የምናሳድገው የሚለው ከመንግስትን ገና የለም። እንዴት ኮትኩተን እናሳድጋለን? ታዳጊዎችን እንዴት ነው ኮትኩተን የምናሳድገው? እንደ ችግኝ እኮ ስትተክለው እኮ ያንን በየጊዜው እኮ ካልተቆጣጠርከው ያ ችግኝ እኮ ሊያድግ አይችልም ማለት ነው። ስፖርትም እንደዛ ነው።
0: በጣም
1: ይሄን ነገር ነው ይዞሚያ
0: በጣም እንዲያውም አሁን ካለንበት ሁኔታ በየጊዜው ልጆች በጩቤ ከሚወጋጉበት ሁኔታ አንጻር ስፖርት ትልቅ ጠቀሜታ እንዳለው እነሱን በስፖርት በሙዚቃ እንደዚህ መዝናኛ በሆነውና ጥሩ ለነሱ በጣም በሚጠቅመው ነገር አልፎ ተርፎም ለቤተሰብ ለሀገር በሚጠቅም ዙሪያ ብናውላቸው በጣም ያስፈልጋል። ብዙ መሰራት አለበት እንዳልከው መኮትኮት ያስፈልጋል። ገንዘብ ወጪ ማድረግ ሞራልን መስጠት ሞራልን መደገፍ ያስፈልጋልና ልክ ነው። በጣም ነው የምናመሰግን። እንደው በመጨረሻ ለአትሌቶችም ለህብረተሰቡ የምታስተላልፈው መልእክት ካለ?
1: መጀመሪያ ለአትሌቶች ስራ ስፖርተኛ እስከሆንክ ድረስ በስራ ላይ በደንብ ትኩረት ሰጥተህ መስራት አለ መስጋት አለብህ። ጠዋት ማታ በቃ ለዛ ላይ ትኩረት ሰጥተህ ከዚህ ከዛ ሳትል ወዲህ ወዳ ሳትል በደንብ ለዛ መስታወትነት ከፍለህ ጥግ ድረስ መስራት ያስፈልጋል። በስራ እኔ በስራ የሰው ልጅ ካልሰራ ማንም ሊለወጥ አይችልም። ስራ ነው የሚለወጠ እንጂ ካልሰራ መቼም ማለት ነው። ይሄ አንዳንድ አሁን ለምሳሌ ሰዎች ያለው እንትን ፖቴንሻል አለኝ ምናምን በዝ ብለው ቀለል የሚያራጉት እኔ ከዛ ምንም ችግር የለውም በቀላል ውጤት አደርጋለሁ። ያም ፖቴንሻልም እኮ በደንብ ካላሻሻልከው በደንብ ካልሰራበት በተደጋጋሚ ትሬኒንግ ግን በአግባቡ ካልሰራው ከምንም ደረጃ ሊደርስ አይችልም። አንዴ ቶቶ ጫካ ኃይለ ገብረ ስላሴ አብሮን እንዲሰራ መጥቶ ከግሩፐኛ ግሩፕ በምንሰራበት ግሩፕ ማለት ነው። ከዛ አሁን አብሮ እየሰራ ልጆቹ በጣም ትሬኒንጉን አከረሩት። በቃ አሁን አከረሩት እና ያን ትሬኒንግ በጣም ሲያከሩ እሱ ገንጠል ብሎ ለብቻው ሰርቶ ጨረስና መጨረሻ ላይ ስብሰባ ሲደረግ ና እንደዚህ ኃይሌ አሰልጣኙ ጋር በጣም ጓደኞች ናቸው እና የሆነ ነገር የምናገረዋለ ምናምን እንደዚህ ብሏል ምንድን ነው ምናምን ሲባል ሁላችሁ ልጆች ጎበዝ ስፖርተኛ የተባለ አስር አመት ቶፕ ላይ ማገልገል ያለበት አስር አመት ሙሉ በቶፕ ላይ መሆን አለበት። ይሄ ነው ጎበዝ ስፖርተኛ። አንድ አመት ሁለት አመት ሩጠ ይሄ ዋጣ ትባለ ነው ማለት አስር አመት ሙሉ በቶፕ ላይ መኖር አለበት። ራስን ተጠንቅቀ ማወቅ አለበት። የምትመገበውን ምግብ በደንብ ማወቅ አለበት። የምትሰራቸውን ትሬኒንጎች በደንብ ማወቅ አለብን። እረፍትን በአግባቡ መጠቀም አለብን። ስራን በደንብ አትኩረት መስራት አለብን። እነዚህን ነገሮች ስፖርተኛ ካላደረገ ምንም ባጭሩ እንትን ሊቀር ይችላል አለ። ይሄ ትክክለኛ አባባል ነው። ኃይሌ ነው ይህችን ነገር የተናገረ እና ለህብረተሰቡ ደግሞ የምለው ድጋፍ ቢያደርጉ ልጆቻችሁ ለምሳሌ አንድ ስፖርተኛ ፈልጎ ሯጭ ሊሆነ ወይም ኳስ ተጫዋች ላይ በገንዘብም ባይሆን በሀሳብ ስደግፈው አስራብ አይዞ እስካለነ ድረስ አይዞ እኛ ተጎንነን አይዞ። ወይም አንዳንዱ አሁን ለምሳሌ ምን ይላሉ ሩጫ ምን ይሰራል እንደ ዝም ብሎ ወጥቶ መብረር ነው ይላል። የሩጫን ትርጉሙን ሳታውቀው ሩጫ ምን ይሰራላል አይባል። የሰውን ሞራል መግደል ማለት ነው። የሰውን ሞራል መንካትን ጥሏል። ያ ልጅ እኮ ዝም ብሎ አይደለም ወጥቶ የሚወጣው። ያ ልጅ እኮ ዝም ብሎ ወጥቶ ኳስ ይዞ የሚሄደው እኮ ዝም ብሎ እኮ አይደለም። የራሱ ከውስጡ የመጣ የሚፈላ ነገር ስላለ ያንን ነገር ለራሱ እንትን ከውስጡ ያለውን ነገር እሱ ራሱ ብቻ የሚያውቀው ማንም ሊያውቅለት አይችል። ግን አንተ ግን አይዞ ብለህ ከጎኑ ስትቆምለት ለውጤቱም ለሁሉም ተካፋይ ትሆናለህ ማለት ነው።
0: በጣም ስለዚህ ሞራል ይስጥ ህብረተሰቡ ነው። በቤተሰብም በህብረተሰቡ ዘንድ ሞራል ያስፈልጋል። ልክ ነህ። በተለያዩ ድጋፍ ያስፈልጋል። በጣም ጥሩ ነው። በጣም ነው የምናመሰግን። ሌላ ጊዜም እንግዲህ ቃለ ምልሶችን ማድረግ እንቀጥላለን። ለመጀመሪያ ጊዜ ነው ከአንተ ጋር ቃለ ምልስ ስናደርግ። እጅግ በጣም እናመሰግናለን። እስካሁንም ብዙ
1: አንድን ነገር ምጨምራት ይቅርታ አድርግልኝ። አሁን ለምሳሌ እንዳንተ ያለ ሰው ደግሞ በሚዲያ የሚጠቀሙ ሰዎች በሚዲያ እንደዚህ የምትጠቀሙ ደግሞ አሁን በእኛ በቤት በህብረተሰቡ ዞሩ እያዩ እየመጡ እንደዚህ ኢንተርቪ እያደረጉ ቢደጋግፉ በጣም ጥሩ ነው። ሳብ ነው እንዳሳብ ነው የምንሰጠው ማለት ነው።
0: አይ ልክ ነው።
1: ሞራል ይሰጣቸዋል ማለት ነው። ልጆቹ ሞራል ይሰጠናል። አሁን ለምሳሌ አንተ የእኛ ልጆች በደንብ ታውቃቸዋለህ። ስፖርተኞች እስካሁን አውርተሃል ማለት ነው። የኛ ስፖርተኞች የዞር በውድድርም እየመጡም ራሱ እንኳን እያዩ ቢደጋግፏቸው በጣም ደስ ይላል። በጣም ጥሩ ለመሰለ የእኛን ህብረተሰብ ሲያዩ የበለጠ ሞራል ይሰጣቸዋል። የእኛን ህብረተሰብ አሁን ለምሳሌ ሻምፒዮን እስራኤል መጥቶ እንደዛ እዛ ውስጥ ገብቶ እንትን ኢንተርቪው ሲያደረገው ደስ ይለዋል። በዚህም እንደዚህ ብናደርግ በጣም ጥሩ ነው። ባድርጉ ጠንክሩበት።
0: እኛ ምንም ችግር የለም። ከአሁን በፊትም እንግዲህ ሙያ እንዲያውም እንደዚህ አትሌቶችን ወዲያ ውጤት ሲያመጡ ለመጠየቅ ሁሉ ጥረት ስናደርግ የሁኔታዎች ሳይሳኩ ይቀራሉ እንጂ ሁሌም እንሞክራለን። እንዲህ እንዳንተ ደግሞ ባለሙያ የሆኑ ሰዎች ምክራቸውን ሲለግሱ፣ ሲሰጡ፣ ቃለምልስ በፈቃደኝነት ሲያደርጉ በትብብር ለውጥ ማምጣት ይቻላል እና በዚሁ መቀጠል አለብን። ልክ ነህ። ያስተላለፍካቸው መልእክቶች እኛም ልብ ብለናል። በጣም ነው የምናመሰግን አሰልጣኝ ዘዋር ወርቁ ዚምሩ። በጣም እናመሰግናለን። መልካም እድል።
1: አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር
0: እናመሰግናለን። ቻው ቻው።

የተከበራቸው አድማጮቻችን፣ ከዚህ ቀጥለን ከአቶ እንዳለው ምትኩ ጋር ቀጣዩን ቃለ ምልልስ እናካሄዳለን። እንግዲህ የኢትዮጵያ በእስራኤላውያን በኢትዮጵያ ወደ ሱዳን ጉዞ ላይ በብዙ ሺህ የሚቆጠሩ ወገኖቻችን በዛው አያት ቅድመ አያቶቻችን ወደ ተመኙላት ወደ ጸለዩላት ቅድስት ኢየሩሳሌም ሳይደርሱ በዋናነት በሱዳን ምድር በሚገኙ የእነዚሁ ስደተኞች መጠለያ ሰፈሮች አካባቢ በሞት ተለይተዋል። ነፍሳቸውን ይማርና ከዛሬ ማክሰኞ ምሽት ጀምሮ ነገ ሐሙስ መንግስታዊ የመታሰቢያ የሙታን መታሰቢያ ስነ ስርዓት በኢየሩሳሌም ሀር ሄርጼል ይታሰባልና ከዚህ ጎን ለጎን ደግሞ ከዛ መከራ እልቂት የነበሩ ያዩ የቀበሩ ሰዎች በሰላም በሕይወት ወደ እስራኤል ደረሱና ይህን ሁኔታ በተመለከተም በተለይ በሱዳን በሚገኘው አምራኩቫ በተባለው በብዙ ሺህ የሚቆጠሩ ወገኖቻችን በነበሩበት ብዙ ሰዎች ነበር የሞቱትና እነሱን የቀበሩ ደግሞ በሕይወት ይኑሩ እንጂ ያነ ሰቆቃ ያነ ትዝታ እስካሁን ያስታውሳሉና በሕይወት መድረሳቸው እንጂ ትዝታው ሁሌም አለ በማ

0: ቀብሯቸውና ከነዚህም ከሚቀብሩ በየቀኑ በርካታ ሰዎችን በመቅበር ተሰማርተው ለወገኖቻቸው ከሰሩ መካከል አቶ እንዳለው እምትኩ እንዴት ነበር? አቶ እንዳለው ጤና ይስጥልኝ።
1: ጤና ይስጥልኝ ጋሽ ሳያው ደግሞ።
0: ደህና ነኝ። ቀላል አልነበረም በአምራኮባ በእውነትም የነበረው ችግር ነበር። የመሬት መቀበሪያ ቦታም እንዳልነበረ ነበረና ከቀባሪዎቹ የተወሰኑ ሰዎች አቅም ያላቸው ብዙ አስተዋጽኦ አበርክተዋል። ለግባተ መሬት ካበቁ ወንድሞቻችን መካከል አንተ አቶ እንዳለው ምትኩ ነበርና እስኪ ሁኔታ እንዴት ነበር በአምራኮባ የነበረው እልቂት?
1: እንግዲህ መጀመሪያውን ላቶ ይሻያው ደጉና አብረው ለሚሰሩ ለባንደረዎች ምስጋና ያቀርብኩ እንዲሁም ደግሞ ለህብረተሰባችን ከዛ ሙት ተርፈን የመጣ ነው ሙላው ቤተ እስራኤል በሱዳን በዛ የመጣውን ህዝብ ያመሰገንኩ። እንደገና ደግሞ ቴሌፎኑን ወዛ መዛም ብለን ያገኘነው ብለህ ቴሌፎኑን ለሰጡ ሰዎች ማመሰግናለሁ። መጀመሪያው ለሞት ዘብስ ማር ይያልኩይ በአምራኩባው በአምራኩባ መንገድ እንግዲህ አምራኩባ ሳለነ አያሌ ወገኖቻችን አያሌ ወንድሞቻችን አያሌ እህቶቻችን አያሌ እናቶቻችን ረክሰው ቀርተዋል። የሞቱበት መንገድ እንግዲህ እህል አጥተን 7 አመት 8 አመት የተቀበረ ወድ ሀክር
0: የተበላሸ
1: የተላ አመተው አይናችን ይያይ ትሉ እየተፍለከለከ እናቶቻችን እህቶቻችን የሚነፉበት አተው ያነ አብሮ ተጋገረ ተበላ ለሆዳችን ቢሩስ ይሆነ ተዚህ ሀገር ቢሩስ ይሉታል አይታችም ይሉታል። አሁን ዛዲያ ወገናችን እንደገና በግር የወሰነውን በመርፌ እየተወጋ ብዙ ወገኖቻችን ሞተው አልፈዋል። እኔም አስተውሰው እንግዲህ ተዛያሌ መኳንንቶች ሰዎች ነበሩ አባቶች እናቶች ይት ወንድሞች እንባና ደም ያለቀሱ ግማሾቹ እህል የሚሰጣቸው አቶ ቤት ተዘግቶም ይቀራል አምራኩባ ይህ ባለፈውም ሰምታችሁታል የሚዘገንን ነው ዛውራክ ፎቀርቶን ነብየተሰብ እና እኔና ለሙጀት የሚባል የጉድጓዱ አላፊ የነበርነ እኔና ለሙጀት እኔ የነበርነ ህዝቡን ግን ሬሳውን አስከሬኑን ወገናችን አቅም ያለው ተባብሮ ከዛ ሲያመጡት ነበረ በግመሉ በአምራኩባ በታሽ በግመሉ መሄጃ ወገናችን እንደቀጠል በአንድ ቀን 27 ሰው መቅበር ቀላል አይደለም።
0: አሁን እኮ ቀላል እኮ አልነበረም። የታመሙ ብዙዎች የተበላሸ ምግብ በቀይባውና ከቀይ መስቀል ድርጅት የሚሰጠው ነበር ድንኳንም በዛ አካባቢ መጠለያም ሰጥተው ነበር ግን በጤንነት ጎጂ የሆነ እልቂት የሆነ ምግብ ተመሰጠቱ ትክክል አልነበረም። አሁን በዛ ቦታ የባዕድ ሀገር የምና ለመቅበር በየቀኑ ያን ያህል ሰዎች በመጡበት ጊዜ እናንተም መቸም ጤንነታችሁ ምን ያን ያህል ነውና እናንተ በመቅበር ኃላፊነት ወስዳችሁ እንዴት ነበር መቃብር ቦታስ እንዴት ተገኘ?
1: መቃብር ቦታ የውልህ እንዳጋጣሚ አንድ ሁለት መጀመሪያ እንደገባ ነው ሲሞቱ ወደ እዛው ታለው አካባቢ የክርስቲያኖች ቤተክርስቲያን ነበር እዛ ስንሄድ የማርያም ስም ንገሩነ ሲሉ የማርያም ስም መንገር አናውቅስንል ዶካም ይባል ከተማ ሄደው ከሰሱ ህዝቡን ወይ ቤተ እስራኤል አይደሉ ወይ ሰላም አይደሉ ወይ ክርስቲያን አይደሉ ሃይማኖታቸው ያልታወቀ ህዝብ አብራኩማ ተቀምጠው የኛን ቤተ ክርስቲያን መተው ያበላሹብን ነው ብለው ደሎ ሱዳን መንግስት ከሰሱ ዶካም ይባል አገር ከዛ ፍርድ ቤት ወረቀት መጣ ያ ሽማግሎች ተሰብስበው ሂደው ተዛተ
0: ኢትዮጵያውያን ክርስቲያኖች ናቸው ከሳሾቹ የሌላ ሃይማኖት
1: የኢትዮጵያ ክርስቲያን ስደተኞች ናቸው እንደኛም ተሰደው መጣው ዛሽ በተስካና አቋቁመው ነው እንጂ ስደተኞች ናቸው ለመንግስቱ ኃይለማርያም እንገዛም ብለው የመጡ ናቸው ወዛ ይኖር ያደሉም አገራቸው አይደለም የሱዳን መሬት ነው መሬቱ። ባንድ በኩል ደግሞ እንግዲህ እኛ ነው የሄድነባቸው ተቀመጡት በተስካናቸው እንጂ ኑ ወደዚህ አላሉንም። አዝና እንደዛ ሲሉ ሄደው ተዛ ሲከሱ አሁን መሬቱ የሱዳን አይደላው ታዲያ ሱዳን ተሆነ ታሹን አርገው እናንተ በተስካና የምትባጩ ታሹን አርጋችሁ ከዛ ግመሉ ሄዶም ይሁንበት ተዛ ይቀበር ብሎ ዶካን የተፈረደልን ቀብር ቤቱ
0: የሱዳን ፍርድ ቤት
1: የሱዳን ፍርድ ቤት ዶካ የምትባል ከተማ
0: እሺ
1: እዛ ፈረደልን እዛ ወዲያ ታሹን አርገን እነሱ ደናን ጎናበት ብዙዎች ተቤት የተቀበሩ አሉ። ስፍራ አልነበረም ጋንግዚያውን ቅድም እንዳልከው እዛ ወዲያ ግን አል ስፍራ ተሰጠነ። ተዛ እንግዲህ የኛው ሰው መርገፍ ጀመረ። እንደገና ደግሞ ተዛ ደግሞ ታውቃለህ ይሃባ የሚባል መንግስቱ ኃይለ ማርያም እና ወንድም ያሉ ጦሩ ሆዛኔ ነበር።
0: አዎ ታጋዮች
1: እነሱ የሚሉነ እነሱ ለሊት እየወሰዱብነ ደናውን ህል ወስደውብነ ጅሉን ህል ይምናመጣ እንጂ አውቀን አይደለም ነው የሚልቀይ መስከን ግንኛን ምናውቀው ነገር የለንም። አሁን ዘውዳ የተላሃል መጣ ያንህን እየተበላ ያው ቅድም እንዳልኩህ ወንፊት የለም ወንፊት ቢነፋ በፋውትሉ ይቀር ነበር ወንፊት የለም አገሩን አናውቅም ዝም ብሎ ተወካ ተበላ ወገናቻችን እዛ ወደዛ ተዚህ ሀገር ቢሩስ እንደሚሉት አይዳክም እንደሚሉት ህዝብ አይዳክም ተቀበለ። እንግዲያ ቤት ሰጠው ስለነበር ለህዝቡ ሆው ተዛው ተባጠገብ ቀይ መስቀል አድርጎ ነበር። ግን ዋናው ወሳኙ ወደ ሆዳችን የምናገባው ያን ለኛ ጤና ነው ብለ ያገባ ነው ለሆዳችን አፊሉ አቅማችን ለመናገር ማቃተው ሴቱ ወንዱ እንደ ቅጠል የረገፈበት አምራኩባ እዛ ወዲያ ዛጉልጓድ ሄደን እኔና ለሙጌጤ የሚባል አለሙጌጤ አሁን አልፋል ነው ስኒ ማረው ቀይ መስቀል የተወሰኑ ሰዎች ነበሩ ዱቤ ሰንደቄ ታረቀይ ሰንደቄ የሚባሉ ምትኩ መኮንን አራጋው ፍርዱ እና ያሌው ካሴ ለሳቸው ንማረው እነዚህ ሁሉን መጣራቸው አልፈዋል ሽማግሌዎች ለነሱ መቋፈር ያሰጡነ ያነን ይዘን በሉናን ተይዳችሁ ወዛ ጫሩ ተብለን አሉ። ብዙዎችም ስማቸውን ማላውቀው የለው እንጂ አሉ ብዙዎች አብረው የሚረዱኛ ብቻ አይደለንም። እኔ ዓለሙ የጤኔ ተቀስኩልህ የማውቀውን ሰው ብቻ ነው አሉ ብዙዎች እዛ ሆነ እየጫርነ ወገንህ ያንተ ወገን የኔ ወገን ያመጣል ተሸክሞ ከዛ እየቀበርነ ለታለቅ ሳንጀት የለህም ተምንጀር ስንመጣን ቡቶ ተሰቃይቶ ነው የመጣህዙ በራብ በመከራ ነው ተሰቃይቶ የመጣ ከዛ ወዲያ ደግሞ እዚህ ተገጠሙና ህዝባችን እንደቀጠለ ረገፈ። በአንድ ቀን እስቲ 27 ሰው መቅበር ቀላል ነው
0: ከባድ ነው?
1: በአንድ ቀን 27 ሰው
0: አቀቡን ጉልበቱም ምኑን በልታችሁ ቀባሪዋችሁ በእናንተ
1: ምን መብላት አለ? ጉድጓዱ ደግሞ አይጣር መዘጋ ነው የሱዳን ዋልካ መዘጋ ነው። ዋልካን ማክሰኝት የምታውቁ እንደሆነ ወደ ደምቢያ ወደ መሄጃ አሁን ያነን እንኳን በሬም አይስበው እንኳን እኛ እንትን ለማድረግ ለመጫር ምን አቅም አለን? እንደገና ይበልጡም ድንጋ ያላገኛል አፈሩን ያን በግድ ፎግረን ታግለን
0: መቆፈሪያ መሳሪያ በቀጥታ ታገኛችሁ እንዲያስከረን የሙታን
1: ደግሞ የነገርኩህ እኮ ነው መስቀራው ለጠራዋቸው ሰዎች በዚህ ቅበሩ ነው ቄስ ቀይ መስቀላ እንትን አርጎ ሰጠን አዘጋጅቶ ለምትኩ መኮንን ዱቤ ታረቀይ ለታረቀይ ሰንደቄ ለአያሌው ካሴ ለብዙዎች ሰዎች ነበሩ እና አራጋው ፍርዱ የሚባሉ ብዙዎች ሰዎች አሉ። አሁንም ስማቸው ግር ብሎ ነው እንጂ አሉ። ያን መቋፈሪያ ሰጡና መቋፈሪያውን እንትን አድርገን ተቀለለ። እኛ አባቴ ቤት ነው ከምትኩ መኮንን ቤት ነው መቋፈሪያው ሲያድር የነበረ አያው ሰው ሞተ ሲባል ያንን ተቀለለን ይዘን ወደዛ ወደ ቀብሩ እንሄዳለን። ለዛ ለሙ የጤ በሰባይ ነው ሲማሩ ይቆያለይ አዛው ዲያ ወገነቻችን ይመጣሉ ተባብረን ወገነቻችን አፈር ያገኘም አግኝቷል ያላገኘም ደግሞ ታፈሩ ድንጋ ሳትጭኑላችሁ ድንጋ ሳታረጉ ነው እዚህ ሀገር መጥቼም የተቆረፉ ነሰዎች አሉ። ያሺሻ ያውደቁ
0: የትምጣም ድንጋይ መኪና ምን ሩቅ ቦታ ወይም ድንጋይ ለማምጣት ደሞ ቀላል እንዳል ነበር ነውና ያንን ነገር አይረዱም እንዴ?
1: ስማይ ይኸውልህ ቀን ሲያልፍ አንዳንዶች እንግዲህ የኛ ሰው ወይም የክፋት ያንኛው ድንጋይ ግንቶ ለምን ይሄኛው ድንጋይ አላገኘም ይላሉ። እንግዲህ 27 ሰው ባንድ ቀን ቀብረህ ከባድ ነው። አፈሩ ይለበሳል ድንጋይ ግን ለማምጣት ዝው ደከመ ሞተ።
0: ለነገሩ አቶ እንዳለው
1: አቤት
0: በርማጮ በራ ጉዞ ነው ጉዞ ረጅም ጉዞ እኮ ነው ከኢትዮጵያ ወደ ሱዳን ልንገባ ምን ሳይደርሱ በውሃ ጥማት ምክንያት ብስንቅ አልቆባቸው ቤተሰብ ሱዳን ድንበር ተቃርበው ነበረ። አሁን የአንድ ቤተሰብ አባላት 12 ናቸው ከአንድ ዛፍ ጥላ ስር እንዳሉ በሞቱ በአንድ ቤተሰብ አባላት 12 እነሱ ለግባተ መሬት ሳይበቁ በቀጠል ብቻ ነው
1: ቀጠነ የጣሉላቸው።
0: ይሄን ደሞ እንሰማለን።
1: አዎ ቀጠነ የጣሉላቸው ይሄ እርግጠኛ መተው ጠባሪ የምትባል በታች ተሻግረው ወደ ሱዳን ድንበር አፍንጫው ላይ ዛ ላይ ረገፉ እንደ ቀጠል ያንጠቀ ነው መተና ላይ ሮይና እንትን ገዳሪ ፍጅ ነው አረ ከተማ ወራዊና የሚባለው ከተማት የሞቱ አፈር ታገኙ ወዛ ሆቤት ውስጥ የተቀበሩ አሉ አይደለ? ዝም ብሎ ወዛ ሆቤት የቀሩ አሉ አይደለ? ሰው ዝም ብሎ አልናገርም ብሎ አምቆ ነው እንጂ የስንት ሰዎች ልጆች አፈር ያላገኙ አባቶቻችን እናቶቻችን አፈር አላገኙ ብዙዎቹ።
0: ያሳዝናል። አቶ እንዳለው በእውነትም የሆነው ሙታን ነፍሳቸውን ይማር ቀላል ነገር አይደለም። ባዘንተኛ በሰዎች ሁሉም ለዘመናት የማይረሳ ነው። ሙታን ነፍሳቸውን ይማር። እናንተ በቅርብ እንደዚህ በየቀኑ ያን ያህል ሰው ለመቅበር እየሰራችሁ የበጎ ስራ ለቤተ እስራኤል ወገኖቻችሁ አሁን የዚህ ትዝታ በትዝታ ቁስለት በፖስት ትራውማ ይባላል። አሁን በዚህ እናንተ ወደ እስራኤል ከመጣችሁ ወደ 40 አመታት በላይ የሆነ ስለሆነ እናንተ ለዛ መጥፎ ትዝታ እንድትላቀቁ እስራኤል ሀገር እንደደረሳችሁ ለሰራችሁት በጎ ስራ መንግስትም ድርጅትም እውቅና ሰጥቷችኋል ወይ?
1: ይኸውልህ እውቅና ሌሎቹ ሲቀበሉ አባቴን የነበር ወደ ተላቪቭ መስሪያ ቤት እየወሰድኩ ጋን ጊዜ ገዳም መንግስቱ አንድ ሰው ጥሩ የሰራው አይረሳም እንዳለው ምትኩ ያምራኩባው አብረህ አይደለን ያውቃለሁ 60 ሽን ነው የተሰጠ ጋን ጊዜ ለኛው ህዝብ ለሰሩት ያምራኩባ ለሰሩት እና ላሰጥህ ቢለይ ጋን ጊዜ ልጅነት እንትን አልፈልግም ብየም ቢያልኩት ይተው ኋላይ ቆረቆራሃለይ በፋውት ውቅናውን ወረቀቱን ብትቀበልም እኮ ጥሩ ነው ገንዘቡን በቃ ናቀው ጉልበት አለክ ሰርተህ ትበላለህ ውቅናውን ብትቀበል ብሎ ነው በገዛ እየዘግቸው ነው እንጂ ገዳም መንግስቱ ላሰጥሩ ለነበረ በእውነቱ
0: ትክክለኛ ሐሳብ ነው
1: ከል እና አንድ ሰው የሰራልኝ ሙያ አልል አልችልም እኔ በገዛ ያረኩት ነው ይሄ ደሞ አሁንም ደሞ ግዚው አላጠረም ተሞከርኩ እንደሚስተካከ አርግጠኛ ነኝ።
0: በጣም ጥሩ መሆንም ያለበት ነው ምንም አይረሳ ነገር ነው ተሰራው ስራ በክፉ በልቀት እልቂት ወቅት
1: ግን እዚህ ግን አንድ ልጅ ታምራኩባ እንደዚህው ተርፎ የቀረ ልጅ ህጅ እንደገናኛ ተደጅነን መተን ያ ልጅ ወደ ተዋብ አምጥቼ ተዚህ ሀገር በተናታ በቤታትቅባ ከተማ በቤታትቅባ ወሻይር እዛ ተረዳ እንደነበርኩ ቁና ሰጥቶ ያል
0: አሃ
1: አሁንም ቱዳውም አለ
0: በጣም ይገባን እንጂ መላው ማወቅ አለብን። እኔ በጎ ለሰራ ሰው በክፉ በመከራ በጭንቅ ጊዜ እንዲህ ያልኩ ያልኩት መቼም ቀላል አልነበረም። በዛ ላይ ይረዱን ጠምቶን ርቦን በነበረበት ጊዜ የረዱ ሰዎች በጎ ስራ ስለሰሩ እናመሰግናቸዋለና እንግዲህ ለማጠቃለያ አንተ በእውነት አይተዋል የዚያን ልቅት በአምራኮቫ መጠለያ ገልጸህልናል። ቀላል እንዳልነበረ ነው የመቅበሩ ሁኔታም ቀላል እንዳልነበረ ነውና
1: ይኸውልህ አንዱ ጨዋታ ላይ እንጂ ቅርታ አድርግልኝ መሞቱ መቅበሩ እኮ ቀላል ነው። የሞቱትን መከፈን ማዘጋጀት ብዙዎች እየደነገጡ እየተጠራው ይሄርኩ ሆን ወንድሞቼ ጋር ሁኘ እየከፈነ አዘጋጅተን ልብሳቸውን እንትን አድርገን እየከፈነ አስተካክለን ሰውነታቸውን ግምኛ የሆነውን ያለውን ያደረ አረጉ ስንት ወንድሞቻችን አሉ። ስንት ትራውማ የተቀበሉ ሰዎች አሉ በዚህ
0: እንኮ
1: ያሽሻየው ደጉ።
0: አዎ
1: ይሄ ቀላል አይደለም ግን ስናየው ግንኛ እንደ ቀላል አርገን ነው ምናየው። ለምን አልፈን ያንን አልፈን መተን ተይች የተወሰነሽ የተመሰገነ ይሁን ተይች አገር ትንደርስ ሁሉ ነገር ጥብር ገፍ አርገን ተተልብሱ ጫማው ታያለህ ተረሳ እንጂ ያምራኩባው ቀርቶ መንገር ትልመጣ ገና መገፈፉ ቁሙ መባሉ
0: ሽፍታ
1: ከንጃ ውስጥ
0: አውራ ለሽፍቶች ቤታቸው አስቀመጡን ወደ 50 እንሆናለን ወደ ጉዞ ላይ የነበር ነዛም ባለ ታጣቂዎች ናቸው ክላሽንኮፕ የታጠቁ ነበሩ እነሱ ከሰፈራቸው አስፍረውልን ቃል ገብተውል ሊወስዱን ወደ ሱዳን በሰላም ብለል ገንዘብ ከፍለል ግን ለሊት ለሊት አውጣኛነበት አንዱ ሁሉም አይደለም የመጡ ሴት ለመድፈር የሚያደርጉበት ነበር ግን እኛ እንግደሉ ብለን እኛ የነበሩቶቻችን ቸም ለነስ ተመከላከል ሞክረናል አላስደፈርናቸው ማለት ይቻላል ምንም ተባን ተጣቀም ያኔ። እሺ እንግዲህ ለማጠቃለያ
1: ማዘዋይልላለሁ እኔ ወንድምህ
0: አይ ባልሽ መቸም ትዝታው ቀላል አይደለም
1: እና ትዝታው ወንድሞቻችን አባቶቻችን እናቶቻችን ዛሬ ስንት ሰዎች እዛ ሙተው ቀርተው ቁናም ያልተሰጧሉ ልጆች በእውነት እኔ እውነት ያሳዝነ ያለኝ እኔ በእኔው አይነት በሱዳን የመጣሁ ዝብለጥቆ አሰረጽዮን ነበር የሚሆን
0: ይል ነበር አዲሱ ወዳጅ ነፍሱ ሊማረው ያሰረጽዮን ተታጋዮች መካከል እሱ ነበር እሱ ይል ነበር በሙሉ በሱዳን ምድር በስቃይ መከራ የመጡ በእስራኤል ወገኖቻችን ወደ 8000 ይጣጋሉ እነሱም የእስራኤል መንግስት በአሰረጽዮንነት ማወቅ ነበረበት በቢላ ቋም ይዞ ነበር። እንግዲህ እሺ
1: እንግዲህ የኛ ሰፍና ነው ብየነው ነው የሞትደው አንደኛ ሙላው ህዝብ አንድ ሆኖ የተከራከረ የለም የጠየቀ የለም እኔ ለራሴ እኔ ለራሴ አሁን አንተ የምትጠይቀኝ ጥያቄን የለብቻዬ ለግል አድርጌ በወስደው ትክክል አይመጣም። አብረን የሰራነ አብረን ያልነ ነሆነ ያዛናው የሚባሉ ነራቤ ታረቀ የሚባሉ አምራኩባ ያያለው ካቴ ልጆች እነ ተስፋ እነዚህ ሁላት አንድ ላይ ሆነን ከበል እንኳን ሌላ ሴታውና ሴቶች ባልከው ሊቀሙነ ለሊት እየመጡ ሊቀሙነ ቢሉ ተመርጠን ራቤ ታረቀይ ሆኔ ያዛናው ያያሌው ካቴ ልጆች ሁለቱ ከዛም ሌሎች ነበሩ አንደኛው እኔ ሆነን ለሊት ሮንድ እየጠበቅነ እነዚህ የሚጠየቁናቸው ሆኔ ያዛናው አለ ራቤ ታረቀይ አለ ያያሌው ካቴ ልጅ አንዱ ነው የሞተ እንጂ ተስፋ አለ ይጠየቃል። ወነ ጨዋታ ነው ማወጋ ውሸት የለለው ለኔም ሊጠቅም አይችልም ውሸት ባወራ
0: እዚህ ቃለ ምልልስ በቃ ምን እንላደለን አቶ እንዳለው
1: እሺ አመሰግናለሁ
0: በጣም እናመሰግናለን ለሙታን ነፍስ ይማር እንግዲህ
1: ለታቸው ይማረው
0: ቀላል አይደለም እና ነፍሳቸው ይማር እኔ
1: በእውነቱ ይሄ ያለነባት ጊዜ አላፊናት አንድ አውልት ወገኔን እኔ የምጠይቀው ወገኔን ልጠይቀው በሱዳን የመጣን በአዲስ አበባ በጣም ተሰቃይቶ ነው የመጣ ግን በራሳቸው ቋንቋ ነው ከዚህ በሱዳን የመጣው ህዝብ ግን ሙላው መንግስት ማወቅ አለበት መንግስት እንዲያውቅ ማድረግ አለብን ግዚያው አልሄደም ግዚያው አልሄደም ሙላው ተሰማላችሁ አሁን ወገኔ እናቶች አባቶች እህት ወንድሞች አንድ ላይ እንሁን እንስማማ ያንዱን ያንዱን ህመውሰድ ያንዱን ያንዱን እንትነህ ማለት ተተን ለኛ ቁም ነገር ብንይዝ
0: አዎ ያስፈልጋል
1: ተቃኙ ለልጆቻችን ነው ለልጆቻችን ምን ይሉ አጥርፈን ምን ይሄድ አንድ ብንሆን
0: አዎ ፍቅር አንድነት ያስፈልገናል የሚያጋጥመንን ማንንም ችግር አንድነት ከሆን መቋቋም መፍታት እንችላለን መብታችን ማስከበር እንችላለን በፍቅር ብቻ
1: እንዳደለንም አሁንም ልባችን በሰላም ይሁን አመሰግናለሁ ሁላችሁን አመሰግናለሁ ወንድም አለም
0: እናመሰግናለን
1: ደግሞ አመጣብን የሱዳንን ችግር ትደት አገሪቱ ሰላም ትሆንልን አገር ሰላም ትሆነሽ ወተን እንገባለን ሰርተን እንበላለን እኛም ጤናን ሆናለን ልጆች ይዳራሉ ይቋራሉ አገር ሰላም ትሆን ወንድም አለም ይያልኩይ አንተ ደግሞ አባትህ ወላጆችህ በሰላም ይኑሩ ላለውይ
0: አሜን
1: አመሰግናለሁ ላንተም ጤናውን ድንቅ አርጎ ይስጥህ ወንድም አለም
0: ለሁሉም ለሁሉም ጤና ፈጣሪ አምላክ ፍቅር ሰላም
1: ባንደረቦቻችን ለኑሯችን ይያልኩ
0: አዎ ምግቢያ ላይ ለሁሉም ሰላምታ አድርሳለሁ እናመሰግናለን አቶ እንዳለው ምትኩ እናመሰግናለን በልሺ
1: ኦኬ እንቶብ ደና ሁንልኝ አመሰግናለሁ ባይ ባይ
0: የተከበራችሁ አድማጮች መቼም ከሰው ስተት ከብረት ዝገት ያለው ነው እንደሚባለው ሁሉ ቃለ ምልልስ አድርግ ከዛሬ ማክሰኞ ምሽት ያልኩት ትክክል አይደለም ርማት ከዛሬ ሮብ ምሽት ጀምሮ ነገ ሐሙስ ነው የሙታን መታሰቢያ ስነ ስርዓት የሚፈጸመው ነፍሳቸውን ይማር ፕሮግራማችን ተጠናቀቀ ለቴክኒክ ባለሙያችን ለዛሪፍ ሳሊም ምስጋና ይድረሰው ነገ ጧት በሰላም ያገናኘን መልካም ለሊት
2: Way mama, way papa, close you.